0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 5 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኣባላት ኮሌጅ ኦሪኤል ኦክስፎርድ ተቐቢሎም ዝለገሱሎም ቃለ ምዕዳን ርእሰ ሊቃነ ጳጳሳት ካብ ክልተ ኢጣልያውያን ዘርኣ ክነታት ንዝመፁ ተመሃርቲ ተቐቢሎም ዘካፈልዎም ቃለ ምዕዳን ቅዱስ ኣቦና ንርእሰ ብሔር ሪፓብሊካዊት ሃገረ ላቲቪያ ንኤድጋር ሪኬቪች ተቐቢሎም ከም ዘዘራረቡ ኣብ ሃገረ ኢንዶኔዥያ ዝካየድ ዘሎ ዓውደ መጽናዕቲ መንበረ ሊቃውንት ብዛዕባ ብድሆታት ሰብ ዝሰርሖ ኣስተውዕሎት ብፁእ ኣቡነ ስኮት ማኬጅ ብዛዕባ ፖሊሲታት ሃገረ ካናዳ ኣመልኪቶም ንዜና ቫቲካን ዝሃብዎ መግለጺ ኣብ መወዳእታ ድማ ከምቲ ወትሩ ቀዳም እነቕርበልኩም ብመንእሰይ ናሆም ጳውሎስ ዝቐርብ መደብ መንእሰያት ኣብ ዝምልከቱ ቀንዳ ርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 5 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ኣባላት ኮሌጅ ኦሪኤል ናይ መንበረ ጥበብ ኦክስፎርድ ተራኺቦም ንቅዱስ ጆን ሄንሪ ኒውማን ከም ኣብነት ናይ እምነትን ኣመክንዮን ገይሮም ክርእይዎ ድማ ጻውዒት ኣቕረቡሎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ዓርቢ ምስ ላዕለዎት ኣሕሉቕን ብፆቶምን ኣባላት ናይ ኮሌጅ ኦሪኤል ተራኺቦም እዚ ብ1326 ዓመተ ምህረት ኣብ ትሕቲ ሓልዮት ንጉስ ኤድዋርድ ዳግማዊ ተመስረተ ኮሌጅ ኦሪኤል ወግዓዊ ስሙ ቤተ ቅድስተ ድንግል ማርያም ዘኦክስፎርድ ተባሂሉ ይዝፍለጥ። ካብቶም ቀዳሞት ተመሃርቱ ድማ ቅዱስ ጆን ሄንሪ ኒውማንን ካልኦት ክልተ ተሸለምቲ ኖቤልን ዝኾኑ ይርከብዎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኣብ ዘካፈልዎም ቃለ ምዕዳን ነቲ እዚ ኮሌጅ ዘለዎ ነዊሕን ግኑንን ታሪኽ ብምዝካር ኣብ ብዙሕ ለውጥታትን ቅልውላውን ክርስትያናዊ መንነቱ ብምዕቃቡ ንኣድዎ። እዚ መንነት እዚ ንኮሌጅ ኦሪኤል ከም ኣካዳምያዊ ትካል ጥራይ ዘይኮነስ ከም ሓቀይና ናይ እምነትን ሊቃውንትን ማሕበረሰብ ብዕምቆት ትርጉሙ ክገብሮ ዝኽእል ክቕጽል ዘለዎ ወሳኒ ቁም ነገር እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንምስክርነት ቅዱስ ኒውማን ዘለዎ ማድናቆት ብምግላጽ ኣብ ተግባራቱ እምነትን ኣመክንዮትን ዘይፈላለ ምዃኑ ጥራይ ዘይኮነስ ኣብ ሂወቱ እውን ብዘደንቕ መንገዲ ዘርኣየ ብሩህ ኣብነት ሊቃውንቲ እዩ ክብሉ መስከርሉ። እዚ እንግሊዛዊ ካርዲናል ኣብ ወርሒ ጥቅምቲ 2019 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ፍራንቸስኮ ቅዱስናኡ ተኣወጀ። ኣብ 2025 ዓመተ ምህረት ድማ ብርእሰ ሊቃነ ጳጳሳት ልዮን መበል 14 ሊቅ ናይ ቤተ ክርስቲያን ተባሂሉ ተኣወጀ። ቅዱስ ኒውማን ድማ ምስ ቅዱስ ቶማስ ዘኣኩኖ ከም ተራዳኢ ጠበቓ ካቶሊካዊ ስነ ትምህርቲ ተባሂሉ ተሰየመ። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ቃለ ምዕዳን ሃይማኖታዊ ርድኢቱ ኣብቲ ምስ ኣምላኽ ዝነበሮ ብሕታዊ ርክብ እተመስረተ እኳ እንተነበረ ደረጃ ትምህርቱ እውን ክቡርን ተግባራውን ብምንባሩ ሓሳባቱ ዓብይን ጭቡጥን እዩ ዝነበረ በሉ። ቅዱስነ ቶማስ ዒቦም ንኮሌጅ ኦሪኤል እቲ ቅዱስ ኒውማን ንመላእ ሰብኣዊ ኣካል ዝሓቆፈን ንኽቡር ዋጋ ትምህርቲ ምስ ሰብኣዊ ክብርን ፍትሕን ንሓባራዊ ረብሓ ናይ ምግልጋል ክእለትን ዝለክዖ ክርስትያናዊ ስነ ምዕበያ ዳግም ክቕበልዎ ተማሕጸንዎም። እዚ ከምዚ ዝኣመሰለ መዳያት ትምህርቱ ብፍላይ ኣብ ዘመናዊት ዓለምን ብድሆታትን ኣገዳሲ ምዃኑ ወሲኾም ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ቐጺሎም ሊቃውንቲ ናይዚ ኮሌጅ ንሓቂ ብትብዓት ክደልዩን ነዚ ኣገዳሲ ስነ ሰብኣዊ ራእይ ከስፋሕፍሑን ድማ ጻውዒት ኣቕረቡሎም። ከምዚ ድማ በሉ፣ ከም ውፅኢቱ ድማ ዕየኹም ምስ ኣሕዋትኩምን ኣሓትኩምን ብፍላይ ከዓ ምስቲ መንገድን ሓቅን ህይወትን ዝኾነ ጐይታናን መድሓኒናን ኢየሱስ ክርስቶስ ልቢ ምስ ልቢ ኣብ ዝግበር ርክብ ብሓቂ ዘቀላጥፍ እዩ ክብሉ ቃለ ምዕዳኖም ዛዘሙ። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰሊቃነ ጳጳሳት ሊዮን መበል 14 ካብቲ ኣብ ሞልፌታ ኣብ ዝርከብ ዞባዊ ዓብዪ ዘርአ ክህነት ፒዮስ መበል 11 ከምኡውን ካብ ኤጲስቆጶሳዊ ዘርአ ክህነት ኣቨርሳ ንዝመፁ ኢጣልያውያን ተምሃርቲ ዘርአ ክህነት ኣብ ዝለገስዎ ቃለ ምዕዳን ማእከል ናይ ዘርአ ክህነታዊ ተመክሮ ምስቲ መምህር ዝኾነ ጐይታናን መድሓኒናን ኢየሱስ ክርስቶስ ንምንባር ምምሃር እዩ ክብሉ መዓድዎም። ርእሰሊቃነ ጳጳሳት ሊዮን መበል 14 ነቶም ካብ ክልተ ናይ ሃገረ ኢጣልያ ዘርአ ክህነታት ኣብ ሞልፌታ ፑልያ ዝርከብ ፒዮስ መበል 11 ዝተሰመየ ዞባዊ ዘርአ ክህነትን ከምኡውን ካብ ኤጲስቆጶሳዊ ዘርአ ክህነት ኣቨርሳ ካምፓንያን ንዝመፁ ተምሃርቲ ተቐቢሎም ቃለ ምዕዳን ለግሱሎም። ርእሰሊቃነ ጳጳሳት ኣብቲ ዘካፈልዎ ቃለ ምዕዳን መጽናዕትን ስነ ትምህርትን ከምኡውን ደረጃታት ጉዕዞን ኣድላይ ረቋሒታት ናይ ስነ ምዕበያ ምዃኑ እኳ እንተኣመልከትሎም ምስ ኣምላኽ ኣብ ዘለዎም ርክብ እተመስረተ ክኸውን ከም ዘለዎ እውን ኣጉልሑ። ርእሰሊቃነ ጳጳሳት ሊዮን ኣስዒቦም ብዛዕባ ሕርየት ናይቶም 12 ሃዋርያት ዝገልጽ ካብ ወንጌል ማርቆስ ዝተወስደ ጸብጻብ ብምስትንታን ንዘርአ ክህነት ሓደ ናይ ተመክሮ እዋን ክብሉ ገለጽዎ። እዚ ድማ ምስ ጐይታናን መድሓኒናን ኢየሱስ ክርስቶስ ንምንባር ናብ ከረን ምድያብ ከም ምዃኑ ድማ ኣፍልጦ ሃብሉ። ኣባኡ ድማ ናብ ክርስቶስ ክንበጽሕን ልዕሊ ዅሉ ምስኡ ክንጸንዕን ንኽእል ኢና ብምባል ቅዱስ ኣቦና ማእከል ናይ ዘርአ ክህነታዊ ተመክሮ እዩ ክብሉ ኣመልከትሎም። ጐይታናን መድሓኒናን ኢየሱስ ክርስቶስ ልክዕ ከም ሃዋርያቱ ንደቂ ሰባት ናብ ክህነት ከም ዝጽውዖምን ምሉእ ብምሉእ ናጻ ምርጫ ገይሩ ከም ዝሓረዮምን እውን ዘኪሮም። ጐይታናን መድሓኒናን ኢየሱስ ክርስቶስ ነቶም ዝሓረዮም ናብ ገዛ ርእሱ ጸውዖም። እዚ ማለት ከኣ ብኽብሪ ዘይኮነስ ብነጻ ምርጫ ናይ እግዚኣብሔር ኣቦ ጥራ እዩ። ኩሉ ሳዕ ዝጽበየናን ፈጺሙ ዘየጉህየናን ምልክትን መብጻዓን ናይ ናጻ ፍቕሪ እዩ ክብሉ እውን ኣስመሩሉ። ርእሰ ሊቃነ ጳጳሳት ሊዮን ቀጺሎም እቶም ንክህነት ዝተጸውዑ ሰባት ኣብ ዘርአ ክህነት ምህላዎም ንመላእ ቤተ ክርስቲያን ምልክት ተስፋ ምዃኑ ኣዘኻኸርዎም። ናባኻትኩም ኣቢለ ክጥምት እንከለኹ ብዛዕባ እቲ ንዓዑን ንቤተ ክርስቲያኑን ሕይወትኩም ምውፋይኩም ዘለዎ ጽባቕን ነቲ ኣባልባብ መንእሰያት ሕሹኽ ካብ ምባል ዘይስልክዮ ድንቂ ዝኾነ ኣምላኽን ኣሓስብ ክብሉ ኣመልከትሎም። ዘርአ ክህነት ከም ቀደሙ ሎሚ እውን ኣድላይ ምዃኑ ገለጹ። ቅዱስ ኣቦና ከም ዝገለጽዎ ኣብ ማእከልታ ፍጥነትን ጫውጫውታን ዝመላ ዓለም ንምስትውዓል ግዜ ዝህብ ናይ ስነ ምዕበያ እዋን ኣገዳስነት ከም ዘለዎ ኣትሪሮም ተዛረቡ። ኣብ ርእሲ እዚ እውን ይብሉ ቅዱስ ኣቦና ጐይታናን መድሓኒናን ኢየሱስ ክርስቶስ ንሃዋርያቱ ከም ማሕበረሰብን ከም ዘርአ ክህነትን ገይሩ ከም ዝጸውዖም ብምዝኽኻር ኣገዳስነት ማሕበራዊ ህይወት ኣጉልሑ። ተምሃርቲ ዘርአ ክህነት ምስ ጐይታ ብሕታዊ ጉዕዞ ጥራይ ክገብሩ ኣይተጸውዑን። የግዳስ ኩሉ ሳዕ ንጽባቐ ናይ ቤተ ክርስቲያን ከም ሕመረት ክርድእዎን ክርእይዎን ኣለዎም በሉ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ሊዮን ከም ዝገለጽዎ ስነ መዕበያ ዘርአ ክህነት እቲ እምባ ምዕቆብ ስለ ዘይኮነ ካብ ከረን ምውራድ እውን ዘጠቓልል እዩ። ከም ሃዋርያት ተምሃርቲ ዘርአ ክህነት እውን ነቲ ካብ ጐይታናን መድሓኒናን ኢየሱስ ክርስቶስ ዝረኸብዎ ሓድሽ ህይወት ናብ መላእ ዓለም ምእንቲ ኸመሓላልፍዎ ተጸዊዖም እዮም። ስለዚ ካብቲ እምባ ክትወርዱን ናብ ህዝቢ ሃገርኩም ክትለኣኹን ተጸዊዕኩም ኣለኹም በሉ። ሓደ ካህን ንዅሉ ጽባቐ እምነት ኣብ ኢየሱስ ክርስቶስ ብምብሳር ንጽባቐ ምድሓን እውን ክሰብኽ ዝተጸውዐ እዩ። እዚ ማለት ድማ ነቲ ብእኖና ቅድስቲ ድንግል ማርያም ዝተዋሃበና ምድሓን ምምስካር ማለት እዩ። ከምቲ ንሳ ዝገበረቶ ንጐይታናን መድሓኒናን ኢየሱስ ክርስቶስ መዓልታዊ ሕራይ ክንብል ጸጋ ምእንቲ ክንረክብ ናብ ቅድስቲ ድንግል ማርያም ብሕድሪ ክንውፈእ ኣሎና ክብሉ ዓደምዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንዞም ተምሃርቲ ዘርአ ክህነት ኣብ ዘካፈልዎ ቃለ ምዕዳን ንተምሃሮ ዘርአ ክህነት ጥራይ ዘይኮነስ ንስድራ ቤቶም እውን ብስም ቅዱስነቶምን ብስም መላእ ቤተ ክርስቲያንን ኣመስገንዎም።
1: እዚ ዜና ቫቲካን እዩ። ኣብ ሃገረ ካናዳ ኣብ ገለ ፍሉይ ኩነታት መራሕቲ መንፈሳዊ ግስነት ንወታደራት ስም ኣምላኽ ከይጠቕሱ ዝኽልክል ሓድሽ መምርሒ ወፂኡ ይርከብ። ነዚ ነገራት ኣመልኪቶም ብፁእ ኣቡነ ስኮት ማኬክ ምዜና ቫቲካን ኣብ ዝገበርዎ ቃለ ምሕትት እዚ ፖሊስ እዚ ከስዕቦ ዝኽእል ሓደገኛ ሳዕቤንን ነዚ መምርሒ እዚ ዘብጽሐ መንገድን ነዚ ንምህዳእ ዝተመስረተ ናይ ዝተፈላለዩ እምነታት ኮሚቴን ካናዳውያን ካቶሊካውያን ዘለዎም ተስፋን ኣመልኪቶም መብሪሂ ሂቦም። بعلت اسران تشعاتن حملك لتشعن اسران شدشتن من قصة كندا وتهدراو مسلطن عبالات سراويت كندا او وتهدراو كنتاز قبرو منفساو استنتنوتاز بالسند او سيئو ازي سند زي اب حيل مكلغال كندا بزعباز اللو منفساو نت حدش ممرح زحاز ايو زخون سب كاب زخون امنت زمسو مراحتي منفساو قصنت نوتهدرات ولن تنياتات تمارو قزياو سرح تنياتات تخناترتي يخونو زخونو سرح تنياتات منيستر مكلغال حقر مسوق عاوي سرح من قستي عبزت أساسر زخون في السامي نام لغزت اكز زخون قوانقواغ تكمو عيفك كدلو من ايو اتمام رحيكم زغل صوزو سان ازينا تين عايز تفلالي منفساو لمدتات كبرن حلغا نناس نتحلنا نهيمانو تاو مقلسي تاتن مخبار تبايلو زتوسن ايو يخون نمبر نبزحات سبات زي امنتاتن كبرتاتن زي بقات تامستي عب عملاق زلوهم امنزت اساسر ايو باباس منفساو قسنت نوة تهدرات كندا بسوابو نسكوت ماكيك مسل نايتوم مراحتي منفساو قسنت نوة تهدرات نمك الغال نزحات ديش بوليسي زكاو مقلسي او تي ام اللو بسوابو نماكيك كمز اسمرولو اتس اقام نطوم مراحت منفساو قسنت نوة تهدرات راي مدرات ايكونن يقداس اتكونتات كابون العلز عبية ايو إذا قال سيزي عبزي زمناوي ديمقراسي أو سرعات ناي حكي على ماونة تنتاي مالت مخانون كفوت على ماونة تنتاي مالت مخانون زملكت إيو زي تفال علي حقرات بزي تفال علي منقدي قال سوالو اللوا إذا دما ناي تي قال سي كنداوي ترقوم إيو اتحدش ممرحي مسواسي مني سرمك لخال حقر كندا نتي بوليسي نخلوم عبالات سراويت كندا زلوهم سنمك براون منفساون دليتا زحاش ملاش المهاب زعلم مخانو قليتوو منفساوي مستنتان مهاب حاد كابتين اشتكفال سراح مراحت منفساو قسنتن وتهدرات يخون بر اتقاداقن كابوزي سقر سعبين اللوو بسو ابو نماكي كمزكار آخروو ازي بوليس ازي اتهاقرن سراويتن بقدمي دابز سقمول زلو اوان على ماونات انتاي مالت مخانون نهايمانو تابزباو مدرخ زلو بوتان نموسان كم مرحيك وينو يقلقل اللو بسو ابونا ماكيك بزحات سبات نترقم هيواتو من علام ومن منفساو دحنتو من كاب عملاق فاليوم كريئيو كمزيك لو قليتهم اتمام رحقين ازيك في اللازي دفافي ايو ازيد ما مستي بسنو عزي تعمن اللو امنت الناس انت حلنان زي صعبا ايو بازي مخنيات ازي اتمام رحي ازيو زحشاكل ايو ايلوم ازي حدش ممرحين كاتلي كاوين تراي زي صلو ايكونن بسو ابونا ماكيك نايزي تفل علي امنتات كوميتي مراحتي منفساو قسنت نواتادرات كندا زي تبه لقجل عبال ايوم اتو كوميتي بزعباتي ممرحي سكفتاتات كوانتا اللو اتوان باباس جن قزيه وسيدون بفتحاو منقدي مس منقستي صبوغ زمدنا زلوهم كخونو كمزي دليو اسميروم لو منقستي كفوت على ماونت كفكد عبابالات سراوي الدماناس انت حلنا كهلو فتصوم طلب اللو زيد ما غنا كرغاغت زلوا قداي ايو اتعلاما نطوم وتهدراوي ينفورم زلبسو دا كتبعاتيون دا كانستيون بيزي افلالاين بتوعي من قدن دا قفن مهاب نتي قداي بسلاماو من قد مفتاح ايو ازا حدش ممرحي زي نتي حيمانو تاو مقلس اتاتا بزباو بوتاتات ناي مدرات مسرح زي جمره ناي مجمر تاسق قمتي اي كونن بكل تشعين عصر تحمشته لعلواي بيت فرد كندا بزهابه وصانيه منقستي عب هايمانو تن امنتن ايدو كأتو يبلون بانصارو منقستي عبزو قدائي زي قلل تنيا كوينو كترف عالوو ازي مالت دما ناحاده فلوي امنت كدقف ويكا عقت يبلون ازي دما نطوم امنت زي بلوم وون معري ملكت كبل وسينو نيرو يخون مبرمس الزين اي كل التشعين عسران شدشتن بوليسي تتاعيزو تحطو اتين اي ساقني وساني كمي كترقوم الوز بالكوينو اللو بسو ابونا ماكي كمز قلتسوو نقليو مسابات الزمالت كاوا حيمانوت ناس عموخان مالت ايو نقليو دماتو وساني بزعبا حيمانوت ناي مغتال ناس النت وي حيمانوت زي مغتال كوينو مسالات الناس النت مقلتن زحلو ايوز بالامنت علنا نتي تخكلنيا ترقوم حجي عبيات فرديكو بيكن لعلاوي بيت فرد كندا نيري ايوو اللوو كمي إلنا قلنا بزي درجة زباس احنا اتحبرة تساب كمي إلونا بزي كلتا وسانيتات عبتر بيزاز غرب اللقوان بس عزب الحطو مسكرب دماء نايب سوابنا ما كيقمل سي كاب كاتليكاو الرائيات كريسياناو سرعات تساعيرو ايو اتحبرة تساب بكريسياناو كبرتاتن بكريسياناو سنمكبارن كمون بكريسياناو رائيين الرائيان كمحادر اللوز بالحساب كدمحات سيروان عنيو ايو ቤተ ክርስቲያን ናብ ሓደ ፍጹም ሓድሽ ምዕራፍን ኩነታትን ኣትያ ኣላ። ኣብኡ ድማ ዓለም ከምኡውን ምዕራባውያን ደጊም ክርስቲያን ኣይኮኑን። መንግስታት ሕጊ ንምውፃእ ካብ ክርስትና መምርሒ ስለ ዘይደልዩ እዚ ሓቂ እዚ ግሁድ ኮይኑ ኣሎ። ፍጹም ሓድሽ ናይ ዓለም ኣራእያ መጺኡ ኣሎ። ኣብ ሓድሽ ኩነታት ኢና ዘለና። እዚ ዓለማዊ ኩነታት እዩ። ክርስትያናዊ ስርዓት ተሳዒሩ እዩ። ኣብ ህዝባዊ ህይወት ሃይማኖት ዘለዎ ቦታ ዳግማይ ኣብ ምትርጓም ንርከብ ኣለና ክብሉ እቶም ጳጳስ መምርሒ ሂቦም።
0: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሊቃውንቲ ፖለቲከይናታት ኣዋፈርትን ከምኡውን ደቂ ኣንስትዮን ኣሕሉቕ ገዳማትን ተጣባቕቲ መሰላትን መንእሰያትን ብዛዕባ ሓደ ካብቲ ኣብዚ ግዜና ዘለዉ ዓበይቲ ብድሆታት ሰብ ዝሰርሖ ኣስተውዕሎት ንሰብኣዊ ክብርን ሕውነትን ሰላምን ብኸመይ ከም ዘገልግል ንምርግጋጽ ንምስትንታን ኣብ ኢንዶኔዥያ ዓውደ መጽናዕቲ ኣካይዶም። እቲ መንበረ ሊቃውንቲ ተባሂሉ ዝፍለጥ ዓለምለኻዊ ስነ ትምህርታዊ መርበብ መናብርተ ጥበባትን ተመራመርትን ብምንቅስቓስ ጉባኤ ሊቃውንቲ እተወደበ ናይ ምትሕብባር ዓውደ መጽናዕቲ ብምክያድ ኣብዚ ሰሙን እዚ ኣብ ሃገረ ኢንዶኔዥያ ንመበል 11 ኣህጉራዊ ኮንግረስ የካይዱ ኣለዉ። እዚ ድማ ዓለምለኻዊ ጽልዋ ዘለዎ ጭቡጥ ውጥናት ንምትብባዕ ዝዓለመ እዩ። እቲ ካብ ዕለት 4 ክሳብ ዕለት 6 መስከረም ዝካየድ ናይ 3 መዓልቲ ኮንግረስ ኣብ ሰብ ዝሰርሖ ኣስተውዕሎትን ሰብኣዊ ህዋሳትን ዘተኮረ ኮይኑ ሰብ ዝሰርሖ ኣስተውዕሎት ንሰብኣዊ ክብርን ሕውነትን ሰላምን ኣብ ምድንፋዕ ከም ዝውዕል ንምርግጋጽ ግብራዊ መንገድታት የናድሎ። ኣብዚ ዓመት እዚ እዚ ዓውደ ጉባኤ ንኻልኣይ ዓመት ናይቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘካየድዎ ታሪኻዊ ሓዋርያዊ ዑደት ናብ ሃገረ ኢንዶኔዥያን ከምኡውን ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮን ዓብዪ ኢማም ናስሩዲን ዑመርን ኣብ መስጊድ እስትቕላል ጃካርታ ንዝኸተምዎ ኣዋጅ እስትቕላል ንምዝካር ዝካየድ ዘሎ እዩ። ተሳተፍቲ እቲ ኮንግረስ ናይ መንበረ ሊቃውንቲ ብግዲኦም ናይ ገዛ ርእሶም ሓደ ኣዋጅ ባሊ ዝተሰሚየ ሰነድ ከቕርቡ እዮም። እዚ ድማ ናብ ሓባራዊ ረብሓ ዘተኮረ ስነ ምግባራውን ኣብ ሰብኣዊ ኣካልነት ዘተኮረ ሰብ ዝሰርሖ ኣስተውዕሎትን ምድንፋዕ ሓባራዊ ቆራጽነትን ዘመልክት ከቕርቡ እዮም። ኣብቲ ኮንግረስ ኣብ ዘቕረብዎ መደረ ዋና ጸሓፊ ናይቲ ብዛዕባ ኣብ መንጎ ሃይማኖታት ዝግበር ዘተዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ክቡር የኔታ ኢንዱኒል ጃና ካራትኔ ካንካናማላጅ ብዛዕባ ሰብ ዝሰርሖ ኣስተውዕሎትን ስነ ሰብኣዊ ትርጉምን ካብቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ሰነድ እስትቕላል ኣብ ዝኸተምሉ እዋን ዘቕረብዎ መደረ ብምጥቃስ ብርሃንን ምርኻብን ዝብል ትሕዝቶ ዘለዎ ኣስተምህሮ ኣካፊሎም ነታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዘዳለውዋ ሓዳስ ዓዋዲት መልእኽቲ ግሩም ሰብኣውነት ኣብ ግምት ብምእታው እውን ክቡር የኔታ ካንካናማላጅ ብዛዕባ ኣድላይነት ብርሃን ካብ ኣምላኽ ከምኡውን ብዛዕባ ኣገዳስነት ምርኻብ እውን ኣስፊሖም ገለጹ። እዚ ድማ ርክብ ምስቲ መልእልተ ባህርያዊ ዝኾነ ኣምላኽ ምስ ገዛ ርእስና ምስ ካልኦትን ከምኡውን ምስ ተፈጥሮ ወይ ምስ ፍጥረት ምርኻብ ማለት እዩ ክብሉ ኣመልከቱ። ነቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ቴክኖሎጂ ንጽቡቕ ይኹን ንሕማቕ ክንጥቀመሉ ከም ዝከኣል ዝሃብዎ መዘኻኸሪ ብምዝካር ደቂ ሰብ ብሰብ ዝሰርሖ ኣስተውዕሎት እንታይ ይሃንጹ ከም ዘለዉ ሓተቱ። ክቡር የኔታ ካንካናማላጅ ከም ዝገለጽዎ ደቂ ሰባት ንሓባራዊ ረብሓ ክንጥቀመሉ ዘኽእለና መፍትሒ ንምርካብ ብዙሕ ድምፂ የድሊ ከም ዘሎ ድማ ኣስመርሉ። እዚ ድማ ስነ ምግባራዊ ስርዓታት ዝሓትት እንተላይ ንሰብኣዊ ክብርን ነጻነትን ቆራጽነትን ክግበር ንሓቅን ውሳጣዊ ህይወትን ንምዕቃብ ንሰብኣዊ ርክባት ንምድልዳል ትምህርትን ፍትሕን ምትሕብባርን ሓድነትን ከምኡውን ሓባራዊ ረብሓ ንምምዕባል ክኸውን ኣለዎ በሉ። ክቡር የኔታ ካንካናማላጅ ኣስዒቦም ንቴክኖሎጂ ክነጽጎ ወይ ከነምልኾ የብልናን ኣብ ክንዱስ ንሕይወትና ትርጉምን ብርሃንን ዝህብ ርክባት ንምምዕባል ክንጥቀመሉ ከም ዘሎና ብምግላጽ መደረኦም ዛዘሙ። ዕዮና ንሰብ ዝሰርሖ ኣስተውዕሎት ናይ ምቁፅጻር መሳርሒ ዘይኮነስ መሳርሒ ሰብኣዊ ብልጽግና ከም ዝኸውን ንምግባር እዩ። መተካእታዊ ንምርካብ ዘይኮነስ ንሰብኣዊ ርክባት ንምድልዳል ዘኽእል መሳርሒ ምእንቲ ክኸውን እዩ። ምንጭ ጸልማት ዘይኮነስ ብርሃን ንምድላይ ዝሕግዝ መሳርሒ ክኸውን ስለ ዘለዎ ድማ እዩ በሉ።
2: ስነተይ ወይታዩ ስነተይ ኦ ስነተይ የሱስ መደብ መደብ መንፈሰይ ኣ ስነተይ ወይታዩ ሰናይ እዚ ሬድዮ ቫቲካን ኣብ መደመር ስያትኩም ዘለኹም ብክርስቶስ ኣሕዋትን ሓትን ምሳኹም ዘለኹም ሓውኹም ናም ጳውሎስ እየ ኣብ ዘለኹም እግዚኣብሔር ምሕረቱ የብዛሓልኩም እናበልኩ ዝሓለፈ ሰሙን ቤተክርስትያን ኣደን መምህርን ዝብል ተኸታታሊ ትምህርቲ ቀዳማይ ክፋል ናባኹም ኣቢልና ነርና ኣደ ከም ዝኾነት እውን ርኢና ነርና ሎም ዓንቲ ድማ ካልኣይ ክፋል ንሳ ትምግበካ ዝብል ኣርእስቲ ከም መምህር መጠን ኣብዚ ቤት እዚ ገዛኻ ኮይኑ ክትስማዓካ ከም ዘሎ እዛ ኣደ እዚኣ ክትምህረካ ንከላ ማለት ቤተክርስትያን ከም ውሉድ ኮይንካ ከም ኢልካ ትቕበሎ ንምንታይ ኸሳ እዚ ሓላፍነት ዝተዋሂባ ንክትምህረካ ጎይታ ፈቒዱ ነዚ ክንርድኦ ኣዝዩ ኣገዳሲ እዩ። ሎሚ ግን ብቕልል ብዝበለ መንገዲ ብቕልል ዝበለ ኣብነት ነዚ ሓሳብ እዚ ክንገልፆ ኢና። ክሳብ መወዳእታ ድማ ክትከታተሉ ንካልኦት ውን ከተካፍልዎ ብፍቕሪ ኣምላኽ ዕድመኩም ፈቱ። ኣብ መእተው እምበኣር ፍቁራን ኣሕዋት ብቕልል ዝበለ ኣብነት ክንጅምር ደስ ዝብለኒ ሓደ ዝተወልደ ቆልዓ ፀባ ክደሊ እንከሎ እቲ ዘርእዮ ምልክታት ድምፅታት እዩ ቃላት ገይሩ ዘውፅኦ ወይ ድማ ዝነግሮ የብሎ ታደ ግን እቲ ዘድልዮ ትፈልጥ እያ። ስለዚ ኣብቲ ፀባ ሰትየሉ ዘለዎ ሰዓታት ፀባ ጥባድ ክረኽበሉ ዘለዎ ሰዓታት ደቂሱ እንተፀኒሑን ኣተስኣ እያ ፀባ ተስትዮ። ቤተ ክርስትያን ድማ ንነፍሲ ወከፍና ፍቁራን ኣሕዋት ከም እያ። ቀዳሜቲ ነጥቢ ክንሪኣ ዝደሊ ድማ ቤተክርስትያን ትምግበካ ዝብል እዩ። ዝበዛሕና ፍቁራን ኣሕዋት ብዛዕባ ኣቦ ነፍሳይ ትነብር ከም ፀሎት ቅድሚ ምርዳእና ከይተረዳእና ንከሎ ክንፅልዮ ጀሚርና ትምህርቲ መስቀል ክንገብር ከለና ውን ተመሳሳሊ ብዛዕባ ቃል ኣምላኽ እውን ከነፅንዕ ከለና ከነንብብ ከለና ቤተክርስትያን ሂባትና ቅዱስ ጳውሎስ ናብ ሰብ ቆሮንቶስ ኣብቲ ቀዳሜቲ መልእኽቱ ምዕራፍ 3 ፍቕዲ 2 ኣነ ፀባ መገብክኹም ዕፁብ መግቢ ክትምገቡ ድልዋት ኣይኮንኩም ይብል። እዚ ከነኣእሶም ኢሉ ይኮነን እዚ ኣብ እዚ ናይ ስድራ ቤታዊ ኣካይዳን ኣገባብን እዩ ዘርእየና ዘሎ ከም ኣቦን ከመደን ኮይኑ ክናብዮም ከሎ ሰብ ቆሮንቶስ እዩ ንፁር ትምህርቲ ንፁር ኣረዳዳ ኣገባብን ዘርእየና ዘሎ ንፉዕ መምህር እንተደኹም ከዓ ከምኡ ኢኻ ትገብር ነቲ ሰብ ኣብቲ ዘድልዮ ግዜ እቲ ዘድልዮ ኢኻ ትህቦ። ቅዱስ ሲሪል በዓል ኢየሩሳሌም እውን እቶም ኣብቲ ግዜ እቲ ዝመሃሩ ዝነብሩ ሓደሽቲ ክርስትያን እውን ከይተረፈ እንታይ ይብሎም ነይሩ ኣነ ፀባ መገብኩኹም ፀባ ክብለኩም ከለኹ ድማ እቲ መሰረት ናይ እምነት እቲ መጀመርያ ክትምሃርዎ ዘለኩም እየ ዝምግበኩም ዘለኹ ይብሎም ነይሩ። ኣብዚ ክንርድኦ ዘለና እምበኣር ፍቁራን ኣሕዋት ትምህርቲ ቤተ ክርስትያን ንዓኻ ንኽኸብደካ ዘይኮነ ንዓኻ ንኽዕብየካ እዩ እቲ ዕላማ ናብ ጎይታ ንክትመፅእ ባዕሉ ሕድሪ ዝሃባ እውን ንቤተ ክርስትያን ባዕሉ ጎይታ ክሳብ ዝኾነ። ካልኣይቲ ነጥቢ ድማ ትምህርቲ ከም መግብድ ኣንበር ከም ተፅዕኖ ከም ዘይኮነ ኣብዚ ዝበዝሑ መንእሰያት ብዛዕባ ሓቅታት ኣምላኽ ንቤተ ክርስትያን ዝሃባ ዝዓቀበቶ ተመሓላልፎ ዘላ ዶክትሪናት ወድዓዊ ዝኾነ ዘይልወጥ ሓቅታት ዓንቀፀ እምነት ብዛዕባ እዚ ክሓስቡ ከለዉ ከም ክበድ ከም ተፅዕኖ ዝርድኦም ኣሎ። እንተኾነ ግን እዚ ንዓኻ ኢሉ ዝተዋህበ እዩ ንዓኺ ንዓይ ኢሉ ዝተዋህበ እዩ ንፍልጠትና ንህንፀትና ንዕቤትና ንቅድስናና ኢሉ ዝተዋህበ እዩ። ሕጂ እውን ተመሊስና ብዛዕባ እቲ ናይ መግቢ ኣብነት ክመልሰኩም ደስ ይብላኒ። ኣደ እትምግበካ ንክትቆፃፀረካ ኣይኮነትን ንኸይትመውት እዩ ህወት ንክህልወካ። ስለዚ ቤተክርስትያን ከዓ ንነፍሲ ወከፍና በዚ ቃል ሓቂ ጌራ ብቅዱስ ቃሉ ጌራ ክትምህረና እንከላ ስዋት ቅዳሴ ከነቅድስ እንከለና ኣብዚ መንፈሳዊ ህወት ዝኸነብላዕለ እንከለና መሊስና ህወት ጥራይ ዘይኮነ ህወት ብመልኣት ክንነብሮ ያ ቤተክርስትያን ዳዋ ዘርጊሓ ትሕብሕበና። ባዕሉ መድሓኒና ጎይታና የሱስ ክርስቶስን ወንጌል ዮሃንስ ምዕራፍ 6 ፍቕዲ 35 ኣነ ናይ ህወት ኢንጌራይ ናባይ ዝመጣ ኣይክጠምን ይብለና። ስለዚ ቤተ ክርስትያን ናብቲ ኢንጌራ ጎይታ ንክትመፅእ ናብ ማኣዲ ጎይታ ንክትሓብር ንክትቀርብ ኣብኡ ንክትምገብ ድኣ እምበር ካብኡ ንክትረሕቕ ኣይኮነን ኣለና። ቅዱስ ኣምብሮስ እውን እንታይ ይብል ነይሩ ብዛዕባ ቅዱስ መጽሐፍ ዘአውዱስ ቃሉ ቅዱስ መጽሐፍ ይብል መግቢ ነፍስዩ ስለዚህ ተመእመን ተአማኒ ነፍስ ወከፍ ለታዊ ከምቲ ባህሪያዊ ለታውን ጌራ ዝበለ ኮምውኻ ነታ ነፍሲ ከመግባ ኸል አለው እና በላይ ምህረና በተክርስቲያን ድማ ነዚ ቃል እዚ እና ከሸነት አደ ሆይና ካብ ዝምር ዘካ ካብ ዘጥፋ ካዘቀት ለካ መግቢ ዘይኮነ ዛሃን ጸካ ዘዕብየካ ኣካላትካ ዘዕቢ መግቢ ትበልዕ እንተ ደኣኹንካ ብነፍስኻ ነታ ነፍሲ እውን ዘዕብያ ዘሃንፃ ሓቅታት ኢና ንቕበልን ንምገብን ስለዚ ቤተ ክርስቲያን ከም መምህር ማዕርክ እንዳ ኣገዳሲት እንተልና ሕጁን ብቕልል ዝበለ ኣብነት ክንገልፆ ንእሽትኻን ከለኻ ኣደ ቨጀቴብልስ ጥረታት ኮነ ዕፁብ መግቢ ኣይትምግበካን እያ ወላ ክበልዖ የ እንተብልካ ውን ክትበልዖ ውን ኣይትኽእልን ኢኻ ለዚ ቤተ ክርስቲያን በቢግዜኡ በቢእዋኑ ኣብቲ ዘድሊ እቲ ዘድሊ መግብን ሓቅታትን ትምግበካ ትህበካ ንኣብነት መዝግበ ሃይማኖት እንተዳርኒያውቲ ተሰሪዕሉ ዘሎ ኣገባብ ካብ ፀሎት ሃይማኖት ብድሕሪኡ ምስጢራት ብድሕሪኡ ናይ ክርስቶስ ህወት ብድሕሪኡ ፀሎት እናበለ ሙሉእ ሜኑ እዩ ተዳልና ዘሎ ስለዚ ነታ ነፍሲ ብዝግባእ ንክትምገብ ይሕግዛ ኣብ መዛዘም እምበኣር ፍቁራን ኣሕዋት ብሓንቲ ክንገብራ ዘለና ክገድፈኩም እየ እሱ ከዓ ካብ ትምህርቲ ቤተ ክርስቲያን ሓንቲ ኣርእስቲ ውሰድ እሞ ቅድሚ ሕጂ ዘይኹም ሰዓካያ ቅድሚ ሕጂ ዘይተመገብካያ ኢልካ ትሓስብ ብዝግባእ ዘይተረዳዕካያ ኣንበባ ሃዲእካ ከምኡውን ዘይነፀረ ነገር እተለዉ ንካህን ድዩ ንመምህር ትምህርቲ ክርስቶስ ድዩ ከምኡውን ዝተማሃረ ሓው ሓፍቲ ብርግፅ ከብርሃልካን ክገልፀልካን ዝኽእል ኣካፍሎ ሕተቶ እምበኣር ኣብ ዝመፅእ ሰሙ ድማ ቤተ ክርስቲያን ወይ ድማ ኣዲኻ ክትእርመካ እንከላ ስኻ እውን ከመይ ጌርካ ነዚ ምእርምታ ተግሳፅ ትቕበሎ ዝብል ኩሉ ድማ ውፅኢት ናይ ፍቕርን ናብ ፍቕሪ ዝወስደና ከም ዝኾነ ክንርኢና ክሳብ ሽዑ እግዚኣብሔር ባረኩም።
3: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ¶¶

እንደ ተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ፍቅር ሁልጊዜም ቢሆን አስፈላጊ የሆነ ነገር ነው በሚል አርዕስት የቀረበ አንድ የቅዱስ ወንጌል አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሶስት ስርጭታችን ደግሞ የካቶሊክ ቤተክርስቲያን የእምነት መገለጫዎች በሚል አርዕስት ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል አራት ስርጭታችን ደግሞ ፍቅር በቤተሰብ ውስጥ አስፈላጊ መሆኑን በመግለጽ ወንድሞችና እህቶች ስለመሆን የተመለከተ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ወጣቶችን የተመለከተ አንድ ለየት ያለ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ አሁን በመገባደድ ላይ ያለውን የ2018 ዓመተ ምህረትና የ2019 ዓመተ ምህረት መጀመሪያን አስመልክተን ያዘጋጀነውን መዝሙሮችንና ባህላዊ ሙዚቃዎችን ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኤሊግርጊስ ከባልደረቦቼ ጋር በጋራ መሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 17 ከቁጥር 11 እስከ 37 ከለምጽ የነጹ 10 ሰዎች። ከዚህም በኋላ ኢየሱስ ወደ ኢየሩሳሌም ሲሄድ በሰማርያና በገሊላ ድንበር በኩል አለፈ። ወደ አንድ መንደር እንደገባም ለምጽ የያዛቸው 10 ሰዎች አገኙት። እነርሱም በርቀት ቆመው በታላቅ ድምጽ ኢየሱስ ጌታ ሆይ ራራልን አሉት። እርሱም ባያቸው ጊዜ ሂዱና ራሳችሁን ለካህን አሳዩ አላቸው። እነርሱም ወደዚያው በመሄድ ላይ ሳሉ ነጹ። ከእነርሱም አንዱ መፈወሱን ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። በኢየሱስም እግር ላይ በፊቱ ተደፍቶ አመሰገነው። ይህም ሰው ሳምራዊ ነበር። ኢየሱስም እንዲህ ሲል ጠየቀው፣ የነጹ 10 ሰዎች አልነበሩምን? ከዚህ ከባዕድ ሰው በስተቀር ተመልሰው እግዚአብሔርን የሚያመሰግኑ የሉም ማለት ነውን? ሰውየውንም ተነስተህ ሂድ፣ እምነትህ አድኖሃል አለው። ፈሪሳውያን የእግዚአብሔር መንግሥት መቼ እንደሚመጣ ኢየሱስን በጠየቁት ጊዜ እንዲህ ሲል መለሰላቸው፣ የእግዚአብሔር መንግሥት በሚታዩ ምልክቶች አትመጣም። ሰዎችም እዚህ ነው ወይም እዚያ ነው ማለት አይችሉም። እነሆ የእግዚአብሔር መንግሥት በመካከላችሁ ናትና። ለደቀ መዛሙርቱም እንዲህ አላቸው፣ ከሰው ልጅ ቀኖች አንዱን ለማየት የምትመኙበት ጊዜ ይመጣል፣ ደግሞም አታዩም። ሰዎች እዚያ ነው ወይም እዚህ ነው ይሏችኋል፣ ተከትላችኋቸውም አትሂዱ። ምክንያቱም መብረቅ በርቆ ሰማዩን ከዳር እስከ ዳር እንደሚያበራ የሰው ልጅም በሚመጣበት ቀን ልክ እንደዚሁ ይሆናል። ነገር ግን ይህ ከመሆኑ በፊት የሰው ልጅ ብዙ መሰቃየትና በዚህም ትውልድ መናቅ ይኖርበታል። በኖኅ ዘመን እንደሆነው ሁሉ በሰው ልጅ ዘመንም እንደዚሁ ይሆናል። ኖኅ ወደ መርከቡ እስከ ገባበት ቀን ድረስ ሰዎች ይበሉና ይጠጡ፣ ያገቡና ይጋቡ ነበር። የጥፋትም ውሃ መጥቶ ሁሉንም አጠፋቸው። በሎጥ ዘመን እንዲሁ ነበር። ሰዎች ይበሉና ይጠጡ፣ ይገዙና ይሸጡ፣ ተክል ይተክሉና ቤት ይሠሩ ነበር። ሎጥ ከሰዶም በወጣበት ዕለት ግን እሳትና ዲን ከሰማይ ዘንቦ በሙሉ አጠፋቸው። የሰው ልጅ በሚገለጥበት ቀን እንደዚህ ይሆናል። በዚያን ቀን በቤቱ ጣራ ላይ ያለ ማንም ሰው በቤቱ ውስጥ ያለውን ንብረት ለመውሰድ አይውረድ። እንዲሁም በእርሻ ቦታ ያለ ሰው ወደ ኋላ አይመለስ። የሎጥን ሚስት አስታውሱ። ሕይወቱን ለማሰንበት የሚፈልግ ሁሉ ያጣታል፣ ሕይወቱን አሳልፎ የሚሰጥ ሁሉ ግን ያቆያታል። እላችኋለሁ በዚያ ሌሊት ሁለት ሰዎች በአንድ አልጋ ላይ ይተኛሉ፣ አንዱ ይወሰዳል ሌላውም ይቀራል። ሁለት ሴቶች አብረው ይፈጫሉ፣ አንዷ ትወሰዳለች ሌላዋ ትቀራለች። ሁለት ሰዎች በእርሻ ቦታ አብረው ይሆናሉ፣ አንዱ ይወሰዳል ሌላው ይቀራል። እነርሱም መልሰው ጌታ ሆይ የሚወሰዱት ወዴት ነው አሉት። እርሱም ጥንብ ባለበት አሞሮች ይሰበሰባሉ አላቸው። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውን እናምናለን።

የተወደዳችሁ ወንድሞቼና እህቶቼ ዛሬ የዓመቱ የመጨረሻ እሁድ ሲሆን በዚህ ዕለት ደግሞ የዕለቱ ወንጌልና የተቀሩት ምንባባት ሁሉ እንደሚመሩን ስለ ዓለም መጨረሻ ማለትም የጌታችን ኢየሱስ ክርስቶስ ሁለተኛ መምጣት እንዴት እንደሆነና እኛም ደግሞ እንዴት ሆነን መዘጋጀት እንዳለብን ያስታውሱናል። አዲስ ዓመት ብለን ስንጀምር የመጀመሪያውን ሰንበት ብሉይ ኪዳንንና አዲስ ኪዳንን የሚያገናኘውንና ከነቢያቶች የመጨረሻ የሆነውን የቅዱስ ዮሐንስ መጥመቅን በማክበር መንግሥተ ሰማይ ቀርባለችና ንስሐ ግቡ በሚለው መልእክቱ ዓመቱን እንከፍታለን እንጀምራለን። በቀጣይነትም ሙሉ ዓመት እሁድ እሁድ የምናነባቸው የመጽሐፍ ቅዱስ ክፍሎች ስለ ኢየሱስ መወለድ፣ መጠመቅ፣ ሕማማት፣ ትንሣኤ እንዲሁም በስተመጨረሻ የመንፈስ ቅዱስ መውረድን እያስተነተንን የዛሬው ሰንበት የሆነው የዓመቱ መጨረሻ መልእክትን ስናስተውስ ስለ ኢየሱስ ደግሞ መምጣት ራሱ ክርስቶስ ያስተማረ በሌላ በኩል መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት የዮሐንስን መልእክት ያስተጋባል። የክርስቶስን ዳግም መምጣትን በሚመለከት አዲስ ኪዳን ውስጥ ከተጠቀሱት አንዳንዶቹን ለመመልከት እንሞክር። ቅዱስ ሉቃስና ቅዱስ ጴጥሮስ እንደዚህ አድርገው ዘርዝረውታል። በድንገት በኖ ዘመን እንደነበረው ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ፣ ይተክሉ፣ ያርሱ፣ ያጭዱ ነበር። በዚህ ዓለም ሕይወት ተውጠው ከዘላለማዊ ደስታ ይልቅ ጊዜያዊ ደስታን ፈልገው የሕይወታቸው ዋና ባለቤት የሆነውን ጌታን ረስተው ወይም አውቀውት ትተውት እሱ እንደሌለ አድርገው ይኖሩ ነበር። ባልታሰበ ሰዓት እንደ ሌባ ይመጣል። በድንገት እርጉዝ ሴት ምጥ እንደሚይዛት ምጽአቱም እንዲሁ ይሆናል። በዚያን ጊዜ ፍጥረት ሁሉ በእሳት ተቃጥሎ ይጠፋል። ከዚህም የሚቀር አንዳችም ነገር አይኖርም። በዚህ ዕለት ለእያንዳንዱ እንደ ሥራው መጠን ይከፈለዋል ይለናል የማቴዎስ ወንጌል ምዕራፍ 16 ከቁጥር 27 ጀምሮ እንደ ተጠቀሰው። እንደ እግዚአብሔር ፍቃድ በዕለታዊ ሕይወታቸው የተመላለሱ ቃሉን አክብረው የኖሩት ወደ ዘላለማዊ ሕይወት ይሄዳሉ። የተሰጠህን መክሊት ተጠቅመህ አትርፈህበታልና ዓለም ከመፈጠሩ ወደ ተዘጋጀልህ ዘላለማዊ ደስታ ግባ የሚል ድምፅ ይሰማሉ። በአንጻሩ እንደ እግዚአብሔር ፍቃድ ሳይሆን እንደ ፍላጎታቸው ሲኖሩ የነበሩ በዚህች ምድር እስካለን ድረስ እንደሰት በማለት አምላካቸውን የረሱና አውቀው የተውት ወደ ዘላለማዊ እሳት ይወረወራሉ። በዚያ ደግሞ ለቅሶና ጥርስ ማፏጨት ይሆናል። በዚህ ፍርድ ቀን ክርስቲያኖች የሆንን ብቻ ሳንሆን ፍጥረት ሁሉ ይቀርባል። ባህሪያዊ ወይም ተፈጥሯዊ ሕግን ማለትም የህሊናቸውን ጥሩ አድርግ መጥፎ አታድርግ የሚለውን ላከበሩ ወይም ለጣሱ እንዲሁ የፍርድ ቀን ይሆናል። እንግዲህ ይህ አዲስ ኪዳን የክርስቶስን ዳግም ምጽአት በመጠኑ የገለጠበት ሁኔታ ነው። ብዙ ጊዜ ስለ ዓለም መጨረሻ ፍርድ ሲነገር የሚመጣብን ነገር የጭንቀት ስሜት ሊሆን ይችላል፣ ወይም ደግሞ ምናልባት ጆሮአችን ለምዶታልና ምንም ላይሰማን ይችል ይሆናል። ምንም አይሰማንም ስንል ሊመጣ ያለውን ቅጣት አንፈራም ወይም በተዘጋጀው ዘላለማዊ ሽልማት አንደሰትም። ቅዱስ አጎስጢኖስ እንደዚህ አይነት ሰዎችን እንዲህ ይላቸዋል፣ እንዴት አድርገን ነው ክርስቶስን የምንወደው? ስንፈራ አያሳፍረንም። እንወደዋለን እንላለን፣ ግን መምጣቱ ደግሞ ያስፈራናል። እንደምንወደውስ እርግጠኞች ነን ወይስ ኃጢአታችንን ነው የምንወደው? ስለዚህ ኃጢአታችንን እንጥላ፣ እሱን እንውደድ። እኛ ወደድንም አልወደድንም፣ ፈለግነውም አልፈለግነውም እሱ ይመጣል። አሁን አይሆንም ወይም ደግሞ በፍጹም አይመጣም ብለን አናስብ። እሱ ይመጣል። ጊዜውን እንደማታውቁ ደግሞ ታውቃላችሁ። ጊዜውን አለማወቃችን ግን እርሱ ከመምጣት አያግደውም ማለት ነው። ተዘጋጅተን ልንኖር ይገባናል። ቅዱስ ሉቃስ በኖ ጊዜ እንደነበረው አይነት እንዳለው አሁንም ቢሆን ኖ በነበረበት ጊዜ እንደነበሩ ሰዎች የሚኖሩ አሉ። በኖ ጊዜ ከነበሩ ሰዎች አንዱ ራሱ ኖና ቤተሰቦቹ ሲሆኑ፣ ሌሎች ደግሞ የጥፋት ውኃ የወሰዳቸው ናቸው። እንደ እግዚአብሔር ፍቃድ የሚኖሩና የሚመላለሱ የሕይወታቸው ትርጉም የገባቸው ሰዎች ዛሬም ሲኖሩ፣ በተቃራኒው ደግሞ የመኖራቸው የሕይወታቸው ትርጉም የጠፋባቸው
እግዚአብሔር እንደሌላ አድርገው የሚኖሩ ከየት እንደመጡ ለምን እንደሚኖሩ ወዴት እንደሚሄዱ የማያውቁ ወይም አውቀው ማወቅ የማይፈልጉ አሉ። ክርስቲያን መሆን ማለት እግዚአብሔር እንዳለ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን በተቀረው እንደ ፍላጎት መኖር የሚመስላቸው ጥቂት አይደሉም። እንደዚህ አይነት ሰዎች በአካባቢያችን በቤታችን ውስጥ ሊኖሩ ወይም ዳግሞ እኛ ራሳችን ልንሆን እንችላለን። ስለዚህ ቅዱስ ጳውሎስና ቅዱስ ጴጥሮስ እንደመከሩን በመንፈሳዊነት እንኖር። በዚያች ቀን ያለ ነውርና ነቀፋ እንድንገኝ ተክተን እንስራ። ጊዜ የሚሰጠን እኛ እንድንድን ነውና ጊዜያችንን እንጠቀምበት። አሮጌ ዓመት ብለን ለአዲሱ ስንዘጋጅ አሁን የሚገባደደውን ዓመት በዛሬዎቹ መንባባት ዓይን በመመርመር ለመጪው አዲስ አቅጣጫን እንያዝ። በቅርቡ የመለላ ጸሎት ስናደርስ በፍልሰታ የጾም ሰሞን ማለት ነው፣ እነዚያ ያማሩ ልብሶችን ይለብሱ የነበሩ ነገሥታት ዛሬ የት አሉ? እነዚያ የእምነትን ትምህርት ያስተምሩ የነበሩ ጳጳሳት፣ የመለኮትን ሥጋ መለኮት ይፈትቱ የነበሩ የሚቀድሱ የነበሩ ካህናት፣ እንደ ንፋስ ይወናጨፉ የነበሩ ዲያቆናት የት አሉ ሲል ይቆዩና በስተመጨረሻም ኃጢአትን እንጂ ሞትን አትፍሩ ይላል። ይህ ሁሉ እኛ የራሳችንን ክርስቲያናዊ ሕይወት እንድንመረምር ነውና ከጥቂት ቀናት በኋላ ለምንቀበለው አዲስ ዓመት ባደረገልን ሁሉ እግዚአብሔርን እያመሰገንን በበኩላችን ደግሞ ለበደልነው ፍቃዱን ችላ ላልንበት አጋጣሚ ሁሉ እግዚአብሔር እንዲምረንና ለመጪው እንዲያግዘን ጸሎት በማድረግና በመዘጋጀት አዲሱን ዓመት ልንቀበል ይገባናል። አዲስ ዓመት አዲስ ተስፋ፣ በአዲስ ዓመት አዲስ ሕይወት፣ በአዲስ ዓመት አዲስ የክርስትና ሕይወት፣ በአዲስ ዓመት የመታረቅ የመተሳሰብ የወዳጅነት ስሜቶችን ልናሳድግ ይገባል። ክርስቲያኖች ሁሉ እናት የሆነችው እመቤታችን ቅድስት ድንግል ማርያም በአማላጅነቷ አትርዳን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይሄ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የጳጉሜ 1 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል ፍቅር ሁልጊዜም ቢሆን አስፈላጊ የሆነ ነገር ነው በሚል አርስት ያዘጋጀነውን አንዳስተንትኖ ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን ከወዲሁ ወድጋሚን ጋብዛለን።

የሉቃስ ወንጌል ምዕራፍ 13 ከቁጥር 22 እስከ 30 ስለ ጠባቧ በር። ወደ ኢየሩሳሌምም ሲሄድ ከተሞችንና መንደሮችን እያስተማረ ያልፍ ነበር። አንድ ሰውም ጌታ ሆይ የሚድኑ ጥቂቶች ናቸውን? አለው። እርሱም እንዲህ አላቸው፣ በጠበበው በር ለመግባት ተጋደሉ። ብዙዎች ሊገቡ ይፈልጋሉ፣ አይችሉምም እላችኋለሁ። ባለቤቱ ተነስቶ በሩን ከቈለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ጌታ ሆይ ክፈትልን እያላችሁ በሩን ማንኳኳት ትጀምራላችሁ። እርሱም መልሰው ከየት እንደሆናችሁ አላቅም ይላችኋል። በዚያን ጊዜም በፊትህ በላን ጠጣንም በአደባባያችንም አስተማርከን ማለት ትጀምራላችሁ። እርሱም እላችኋለሁ ከየት እንደሆናችሁ አላውቅም፣ ዓመፀኞች በሙሉ ከኔ ራቁ ይላችኋል። አብርሃምን ይስሐቅንና ያዕቆብን ነቢያትንም ሁሉ በእግዚአብሔር መንግሥት እያያችሁ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ልቅሶና ጥርስ ማፋጨት ይሆናል። ከምሥራቅና ከምዕራብም ከሰሜንና ከደቡብም ይመጣሉ፣ በእግዚአብሔርም መንግሥት ማዕድ ይቀመጣሉ። እነሆም ከኋለኞች ፊተኞች የሚሆኑ አሉ፣ ከፊተኞችም ኋለኞች የሚሆኑ አሉ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን።

የተወደዳችሁ ወንድሞቼና እህቶቼ የዛሬው ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 13 ከቁጥር 22 እስከ 30 ላይ የተጠቀሰው ማለት ነው። ኢየሱስ በሚያልፍባቸው ከተሞችና መንደሮች ያስተማረ ሁላችንም ለማዳን በመስቀል ላይ ወደሚሰቀልበት ወደ ኢየሩሳሌም ይሄደ እንደነበረ ይተርክልናል። በዚህ ሁኔታ ላይ በነበረበት ወቅት አንድ ሰው መቀርቦ ጌታ ሆይ የሚድኑት ጥቂቶች ሰዎች ብቻ ናቸውን? አለው። የሚድኑት ስንቶቹ ናቸው? የማይድኑትስ ስንቶቹ ናቸው? የሚል ክርክር በወቅቱ የነበረ ሲሆን እናም ይህንን በተመለከተ በመጽሐፍ ላይ ተመኩዘው የተለያዩ መንገዶችን ተጠቅመው የየራሳቸውን ትርጉም ይሰጡ ነበር። ኢየሱስ ግን የእርሱን ሕግጋት በመሻር የሚድኑት ጥቂቶች ናቸው በማለት በአሐዝ ቁጥር ከማስቀመጥ ይልቅ የአሁኑን ጊዜ በአግባቡ እንድንጠቀም በመጋበዝ መልሱን በኃላፊነት ላይ ያደርገዋል። በጠባቡ በር ለመግባት ተጣጣሩ እላችኋለሁ። ብዙዎች ለመግባት ይፈልጋሉ ነገር ግን አይሆንላቸውም ይለናል የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ እንደተገለጸው። በእነዚህ ቃላት ኢየሱስ የቁጥሮችን ጥያቄ አለመሆኑን በመግለጽ መንግሥተ ሰማይ ውስጥ ውስን የሆኑ ቁጥር እንደሌለ ግልጽ አድርጎ ይናገራል። ነገር ግን ትክክለኛውን የመተላለፊያ መንገድ ማቋረጥ ግድ እንደሆነ የሚናገር ሲሆን ይህ ትክክለኛው የመተላለፊያ መንገድ ለሁሉም ክፍት የሆነ ነገር ግን በጣም ጠባብ የሆነ መተላለፊያ እንደሆነ በግልጽ ይነግራቸዋል። እንግዲህ ችግሩ ያለው እዚህ ላይ ነው። ኢየሱስ አዎ፣ አይዞን፣ አትጨነቁ፣ እርግጠኛ ሁኑ፣ ቀላል ነው፣ በጣም ምርጥ የሆነ አውራ ጎዳና አለ፣ በመጨረሻም አንድ ትልቅ በር አለ በማለት ሊያታልለን አይፈልግም። እንዲህ ሊለን በፍጹም አይፈልግም። አንድ ጠባብ በር እንዳለ ነው የሚነግረን። ነገሮቹን እንዳለ ቁልጭ አድርጎ ነው የሚነግረን። በሯ ጠባብ እንደሆነች ይገልጻል። ኢየሱስ ነገሮችን እንዳለ ያስቀምጣቸዋል። በሯ ጠባብ እንደሆነች ይናገራል። አንድ ለመዳን የፈለገ ሰው እግዚአብሔርንና ባልንጀራውን መውደድ አለበት። እናም ይህ ምቾት የሚሰጥ ነገር አይደለም። እርሱም እንደ ጠባብ በር ተደርጎ ሊቆጠር ይችላል፣ ምክንያቱም አስፈላጊ ነገር በመሆኑ። ፍቅር ሁልጊዜ አስፈላጊ ነገር ነው። ቃል ኪዳን መግባትን ይጠይቃል። በእውነቱ ከፍተኛ የሆነ ጥረት የሚጠይቅ በቅዱስ ወንጌል ላይ መሠረቱን ያደረገ ቁጥር ውሳኔና ጽናት የሚጠይቅ ነው። ቅዱስ ሐዋርያ ጳውሎስ መልካሙ የእምነት ተጋድሎ በማለት አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ እንደተገለጸው ይገልጸዋል። እግዚአብሔርንና ሌሎችን መውደድ የዕለት ተዕለት ጥረት ይጠይቃል። ኢየሱስ ይህንን ሁኔታ በተሻለ መልክ ለመግለጽ ይቻለው ዘንድ አንድ ምሳሌ ይነግራቸዋል። አንድ የቤት ባለቤት ስለ ነበረ ጌታ ይናገራል። ቤቱ የዘላለምን ሕይወት ያመለክታል፣ ያም ድነት ነው። እዚህ ጋር የበሩ ምሳሌ ተመልሶ በመምጣት የቤቱ ባለቤት ተነስቶ በሩን ከቆለፈ በኋላ በውጪ ቆማችሁ ጌታ ሆይ፣ ጌታ ሆይ ክፈትልን እያላችሁ በሩን ማንኳኳት ትጀምራላችሁ። እርሱ ግን ማን እንደሆናችሁና ከየት እንደመጣችሁ አላውቅም ብሎ ይመልስላችኋል። ከዚያም በኋላ እነዚህ ሰዎች የቤቱን ባለቤት ከአንተ ጋር አብረን በልተናል፣ ጠጥተናል፣ በአደባባያችንም አስተምረህናል በማለት ለቤቱ ባለቤት ዕውቅና ለመስጠት ይሞክራሉ። ያንን አስተምሮ በምትሰጥበት ወቅት እኔ በዚያ ስፍራ ነበርኩኝ፣ ነገር ግን ጌታው እርሱን እንደማያውቃቸው ደጋግሞ ይነግራቸዋል። እናንተ ዓመፀኞች በማለት ይጠራቸዋል። ችግሩ ያለው እንግዲህ እዚህ ጋር ነው። ጌታ እኛን የሚያውቀን በመጠሪያ ማዕረጋችን ላይ ተመስርቶ አይደለም። ተመልከት ጌታ ሆይ፣ እኔ የዚያ ማኅበር አባል ነበርኩኝ፣ የእከሌ ጓደኛ ነበርኩኝ፣ እከሌ የሚባል ካርዲናል ጓደኛ ነበርኩኝ፣ እከሌ የሚባል ካህን ጓደኛ ነበርኩኝ፣ ወዘተርፈ ማለት ለእርሱ ብዙ ትርጉም አይሰጥም። በእርሱ ዘንድ ማዕረግም ምን ዓይነት ቦታም የለውም። ጌታ የሚያውቀውን በትሕትና በተሞላ ሕይወታችን፣ መልካም በሆነ ሕይወታችን፣ በእምነት የተሞላና ያ እምነት ወደ ተግባር የተለወጠበት ሕይወታችንን ነው የሚመለከተው። ለእኛ ክርስቲያኖች ይህ ማለት ከኢየሱስ ጋር እውነተኛ ቁርጠኝነት እንድንመሠረት፣ እንድንጸልይ፣ ወደ ቤተ ክርስቲያን በመሄድ
ቅዱሳን ምስጢራትን መሳተፍና በቃሉ ሕይወታችንን እንድንመግብ መጠራታችንን ማወቅ ማለት ነው። ይህ በእምነት እንድንጸና ያደርገናል። ተስፋችንን ያለመልማል። ለጋሽ እንድንሆን ያደርገናል። እናም በዚህ ሁኔታ በእግዚአብሔር ጸጋ በመታገዝ ሕይወታችንን ለወንድሞቻችን አገልግሎት ማዋል እንችላለን። እናም ሁላችንም በዚህ መሠረት ክፋትንና ኢፍትሐዊነትን እንዋጋለን። ውድ ወንድሞቼና እህቶቼ፣ ቀደም ሲል ሲነበብ እንደሰማነው በሉቃስ ወንጌል ምዕራፍ 13 ቁጥር 22 እስከ 30 ላይ ተወስዶ የተነበበው ቅዱስ ወንጌል ዋና እምብርት ወይም ማዕከል ላይ ኢየሱስ ክርስቶስ አንድ ሰው ጥቂቶች ብቻ ይድናሉ ወይ ብሎ ላቀረበለት ጥያቄ በሰጠው መልስ ውስጥ የተጠቀመበትን የጠባብ በር ምስል እናገኛለን። ኢየሱስ ክርስቶስ በዚህ መልስ ላይ በጠባቧ በር በኩል ለመግባት ብዙዎች ይጋደላሉ፣ ነገር ግን አይችሉም ሲል ተናግሯል። የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ እንደተገለጸው ይህ ታሪክ ከሁሉ አስቀድሞ እንድናስብ ያደርገናል። ምክንያቱም እግዚአብሔር የፍቅርና የምሕረት አባት ከሆነ እና እኛን ሊቀበለን ዘወትር እጆቹን ዘርግቶ የሚጠብቅ ከሆነ ታዲያ ኢየሱስ ክርስቶስ የመዳን በር ጠባብ ናት ያለው ለምንድን ነው? በእርግጥ እግዚአብሔር እኛ ተስፋ እንድንቆርጥ አይፈልግም። ይልቁኑ ንግግሮቹ በዋነኝነት የዳኑ የሚመስላቸው ሃይማኖታዊ ድርጊቶችን የሚፈጽሙና የሚያስፈልገውም ይህ ብቻ እንደሆነ የሚሰማቸውን ሰዎች ግምት ለማወቅ ነው። እነዚህ ልባቸውን ሳይቀይሩ ነገር ግን ሃይማኖታዊ ተግባራትን ማከናወን በቂ እንዳልሆነ አልተገነዘቡም። እግዚአብሔር አምላካችን ከሕይወታችን እንዲነጠል አይፈልግም። ለሌሎች ሰዎች ያለንን ጥልቅ ፍቅር በተጨባጭ የማናሳይ ከሆነና ለወንድሞቻችንና ለእህቶቻችን

ጥያቄ ውስጥ ያስገባዋል። እምነትን በቃላት መመስከር፣ በመስዋዕተ ቅዳሴ ላይ ከእርሱ ጋር በመሆን ቅዱስ ቁርባንን መቀበል፣ ከእርሱ ጋር መብላትና መጠጣት ወይም የክርስትናን አስተምሮ ጠንቅቆ ማወቅ ብቻ በቂ እንዳልሆነ ይናገራል። እምነታችን ትክክለኛ የሚሆነው ሙሉ ሕይወታችንን ሲያቅፍ፣ ለውሳኔዎቻችን መመዘኛ ሲሆን፣ ትክክል የሆነውን ለማድረግ ስንቆርጥና ኢየሱስ ክርስቶስ እንዳደረገ ሁሉ በዚህ ምክንያት ለሚደርስብን አደጋ ኃላፊነት ስንወስድ ነው። ኢየሱስ ክርስቶስ ቀላል የሆነ የስኬት ወይም የሥልጣን መንገድ አልተከተለም። ይልቁኑ እኛን ለማዳን ሲል በጠባቧ የመከራ በር በኩል እስከ ማለፍ ድረስ ወዶናልና። ኢየሱስ ክርስቶስ የእምነታችን ትክክለኛ መለኪያ ነው። እርሱ ለእኛ ያለውን ፍቅር በመግለጽ በዕለት ተዕለት ሕይወታችን ውስጥ ፍትሕንና ሰላምን ለማስፈን የሚያግዝ የመዳን በር ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ እንደተጠቀሰው አስቸጋሪና መልካም ያልሆኑ ውሳኔዎችን የምናደርግባቸው ጊዜያት አሉ። የራስ ወዳድነት ዝንባሌዎቻችንን የምንታወቅባቸው፣ ራሳችንን ለአገልግሎት የምንሰጥባቸውና ክፉ አመክንዮ የበላይ በሚመስልበት ጊዜ ትክክለኛውን ነገር በማድረግ መጽናትና የመሳሰሉትን የሚያካትቱ ጊዜያት አሉ። ያንን ጊዜ አንዴ ከተሻገርን በኋላ ግን ሕይወት እንደ አዲስ የሚያብብ መሆኑን እንገነዘባለን። ከዚያን ጊዜ ጀምሮ ወደ ታላቅ የእግዚአብሔር ልብና እርሱ ባዘጋጀልን ዘላለማዊ ግብዣ ውስጥ በደስታ እንገባለን። በቅዱስ ወንጌል ውስጥ በተጠቀሰው በጠባቡ በር በኩል ለማለፍ ድፍረትን ለማግኘት እመቤታችን ቅድስት ድንግል ማርያም እንድትረዳን እንማጸን። ይህም ለእግዚአብሔር አፍቃሪ አባታችን ሰፊ እቅፍ ራሳችንን በደስታ እንድንከፍት ያግዘናልና ይህንን በተግባር ላይ ማዋል እንችል ዘንድ እመቤታችን ቅድስት ድንግል ማርያም ትርዳን። እርሷ ጠባብ በር በነበረው በኢየሱስ ውስጥ አልፋለች። በሙሉ ልቡ በደስታ ተቀብላውና በሕይወታ ውስጥ በየቀኑ ትከተለው ነበር። ምንም እንኳን ነገሮች ሁሉ ግልጽ ባይሆኑላትም እንኳን ነፍሷንም ሰይፍ ቢወጋውም እርሱን በየዕለቱ ተከተለው ነበር። እኛ እርሷን የሰማይ ደጅ ብለን የምንጠራበት በዚያን ምክንያት ነው። ማርያም የሰማይ በር የኢየሱስን ሕይወት በትክክል የሚያመለክት በር ናት። ወደ እግዚአብሔር ልብ የምንገባበት በር በጣም አስፈላጊ የሆነ ነገር ግን ለሁላችንም ክፍት የሆነ ወደ እግዚአብሔር መንግሥት የምትመራን እናታችን ናት። እርሷ በአማላጅነቷ ትርዳን። መልካም አዲስ ዓመት ለሁላችሁ። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል የእምነት ምልክቶች በሚል ርዕስ የቀረበ የካቶሊክ ቤተክርስቲያን የእምነት መገለጫ ወይም ጸሎት ሃይማኖትን የተመለከተ አንድ አስተምሮ በማስከተል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

የእምነት ምልክቶች። የእምነት ምልክቶች ምንድናቸው? የእምነት ምልክቶች ወይም የእምነት መገለጫዎች ወይም የሃይማኖት ጸሎቶች የሚባሉት ስብስብ ቀመሮች ሲሆኑ እነርሱም ቤተ ክርስቲያን ከጥንት ጀምሮ በአንድነት የገለጸቻቸውና ለምእመናን ሁሉ በሚገባ መደበኛ ቋንቋ የራሷን እምነት ያስተላለፈችባቸው ናቸው። ከሁሉም ጥንታዊ የሆኑ የእምነት ምልክቶች ወይም መገለጫዎች የተኞቹ ናቸው? ከሁሉም ጥንታዊ የሆኑ የእምነት ምልክቶች የጥምቀት ጸሎቶች ናቸው። ጥምቀት የሚሰጠው በአብ በወልድ በመንፈስ ቅዱስ ስም የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደተገለጸው ስለሆነ በጥምቀት ጊዜ የተገለጹ የእምነት ዕነቶች በቅድስት ሥላሴ ሦስቱ አካላት ስም የተነገሩ ናቸው። ከሁሉም የሚበልጡ የእምነት ምልክቶች የተኞቹ ናቸው? ከሁሉም የሚበልጡ የእምነት ምልክቶች የሐዋርያት ጸሎቶች ናቸው። እነርሱም በኒቅያ እንደ አውሮፓውያኑ የቀን አቆጣጠር በ325 ዓመተ ምህረትና በቁስጥንጥንያ እንደ አውሮፓውያኑ የቀን አቆጣጠር በ381 ዓመተ ምህረት በተካሄዱት የመጀመሪያዎቹ ሁለት የክርስቲያኖች አንድነት ጉባኤዎች የመነጩ የሮማ ቤተክርስቲያንና የኒቅያ የቁስጥንጥንያ ጸሎት ሃይማኖት ጥንታዊ የጥምቀት ምልክት ናቸው። እነርሱም እስከ ዛሬም ድረስ ለምስራቅና ለምዕራብ ታላላቅ አብያተ ክርስቲያናት ሁሉ የጋራ ምልክቶች ናቸው። ሁሉም በሚችል ሰማይ ምድርን በፈጠረ በእግዚአብሔር አብ አምናለሁ። የእምነት መገለጫ በእግዚአብሔር አምናለሁ በሚሉ ቃላት የሚጀምረው ለምንድን ነው? የእምነት መገለጫ በእነዚህ ቃላት የሚጀምርበት ምክንያት በእግዚአብሔር አምናለሁ የሚለው ማረጋገጫ ስለ ሰውና ስለ ዓለም በእግዚአብሔር ስለሚያምነው ሰው ሕይወት በሙሉ ላሉ ሌሎች እውነቶች ሁሉ ምንጭ የሆነ እጅግ አስፈላጊ ነገር ስለሆነ ነው። ሰው እግዚአብሔር አንድ ነው የሚለውን እምነቱን መግለጽ ያለበት ለምንድን ነው? ሰው በአንድ እግዚአብሔር ማመኑን የሚገልጽበት ምክንያት እግዚአብሔር ራሱ አንድ ብቻ መሆኑን ለእስራኤል ሕዝብ ሲናገር እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ ዘጸአት ምዕራፍ 6 ቁጥር 4 ላይ እንደተገለጸውና ሌላ አምላክ የለህም፣ ኢሳይያስ 45 ቁጥር 22 ላይ እንደተገለጸው በማለት ራሱን ስለገለጸ ነው። እግዚአብሔር አንድ ጌታ የማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እንደተገለጸው መሆኑን ኢየሱስ ራሱ አረጋግጧል። ኢየሱስና መንፈስ ቅዱስም አምላክና ጌታ ናቸው ብሎ ማመን አንድ እግዚአብሔርን መለያየት አይሆንም። እግዚአብሔር ራሱን የገለጸው በምን ስም ነው? እግዚአብሔር ሕያው አምላክ ለመሆኑ ራሱን ለሙሴ ሲገልጽ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ኦሪት ዘጸአት ምዕራፍ 3 ቁጥር 6 ላይ እንደተገለጸው ሲል ተናገረ። እግዚአብሔር ምስጢራዊ ስሙን ደግሞ ለሙሴ ሲናገር እኔ ነኝ ወይም ያህዌ ነኝ አለ። ያለ ብሉይ ኪዳን ዘመን ይህ በቃላት ሊገለጽ የማይችል የእግዚአብሔር ስም ጌታ በሚለው መለኮታዊ ስያሜ ተተካ። ስለዚህ በአዲስ ኪዳን ውስጥ ጌታ እየተባለ የሚጠራው ኢየሱስ እንደ እውነተኛ አምላክ ተቆጠረ። ያለና የሚኖር እግዚአብሔር ብቻ ነውን? ፍጥረታት ሕልውናቸውን ያገኙት ከእግዚአብሔር ሲሆን በራሱ ምሉዕና ፍጹም የሆነ እግዚአብሔር ብቻ ነው። እግዚአብሔር ያለና የሚኖር መጀመሪያና መጨረሻ የሌለው ነው። ኢየሱስ ደግሞ እኔ ነኝ የዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደተገለጸው የሚል መለኮታዊ ስም እንዳለው ገለጸ። የእግዚአብሔር ስም መገለጥ ያስፈለገው ለምንድን ነው? ስሙን በመግለጽ እግዚአብሔር በቃላት ሊገለጽ በማይችለው በእርሱ የሕልውና ምስጢር ውስጥ ያለውን ሀብት ያሳውቃል። እርሱ ብቻ ከዘላለም እስከ ዘላለም ይኖራል። ከዓለምና ከታሪክ በላይ ልቆ የሚገኘው እርሱ ብቻ ነው። ሰማይና ምድርን የፈጠረ እርሱ ነው። እርሱ ሊያድናቸው ሁልጊዜ ከሕዝቡ አጠገብ የሚገኝ ታማኝ አምላክ ነው። እርሱ በፍጹም ጻድቅ፣ ምሕረቱ የበዛ ወደ ኤፌሶን ምዕራፍ 2 ቁጥር 4 ላይ እንደተጠቀተው ዘወትር ለይቅርታ ዝግጁ የሆነ ነው። መንፈሳዊ፣ ከሁሉ የላቀ፣ ሁሉን ቻይ፣ ዘላለማዊ፣ ግላዊና ፍጹም አምላክ ነው። እርሱ እውነትና ፍቅር ነው። እግዚአብሔር ቅድስት ሥላሴ የሆነ ወደር የማይገኝለት ፍጹም ሕልው ነው ይለናል ቅዱስ ቱርቢዮስ ዘሞንቴኔግሮ። እግዚአብሔር እውነት የሆነው እንዴት ነው? እግዚአብሔር ራሱ እውነት ስለሆነ ሊያታልልም ሊታለልም አይችልም።
እርሱ ብርሃን ነው፣ በርሱ ውስጥ ጨለማ የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እንደተገለጸው የጥበብ ምሳሌ የሆነው የእግዚአብሔር ዘላለማዊ ልጅ እውነትን ይመሰክር ዘንድ ወደ ዓለም ተላከ። የዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ እንደተገለጸው እግዚአብሔር ፍቅር መሆኑን እንዴት ይገልጻል? ወላጆች ለልጆቻቸው ወይም ባሎችና ሚስቶች ለትዳር ጓደኞቻቸው ካላቸው ፍቅር የበለጠ ፍቅር እንዳለው እግዚአብሔር ስለ ራሱ ለእስራኤል ሕዝብ ገለጸ። እግዚአብሔር በራሱ ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እና 16 ላይ እንደተገለጸው እርሱ ራሱ ሙሉ በሙሉና በልግስና ራሱን አሳልፎ ሰጠ ይለናል። ዓለምን እጅግ ከመውደዱ የተነሳ ዓለም በርሱ ይድን ዘንድ አንድያ ልጁን ሰጠን ይለናል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 ላይ እንደተገለጸው ልጁና መንፈስ ቅዱስን በመላክ እግዚአብሔር ራሱ ዘላለማዊ የፍቅር ለውጥ መሆኑን አሳየ። በአንድ አምላክ ማመን ማለት ምን ማለት ነው? በአንድና በአንድ እግዚአብሔር ብቻ ማመን የእርሱን ታላቅነትና ግርማ ሞገስ ማወቅን፣ በመከራ ጊዜ እንኳን ሳይቀር በምስጋናና ዘወትር በርሱ በመታመን መኖርን፣ በርሱ አምሳል የተፈጠሩ ሰዎች ሁሉ አንድነትና እውነተኛ ክብር ማወቅን፣ በርሱ የተፈጠሩትን ነገሮች በሙሉ በአግባቡ መጠቀምን ያካትታል። የክርስቲያናዊ እምነትና ሕይወት ማዕከላዊ ምስጢር ምንድን ነው? የክርስቲያናዊ እምነትና ሕይወት ማዕከላዊ ምስጢር የቅድስት ሥላሴ ምስጢር ነው። ክርስቲያኖች የተጠመቁት በአብ በወልድ በመንፈስ ቅዱስ ስም ነውና።

ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት ባጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 182 እስከ 226 ላይ የተወሰደ መሆኑን ለመግለጽ እንወዳለን። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እያመሰገንን የዚህን ዝግጅት ቀጣይ ክፍል በሚቀጥለው ሳምንት በተመሳሳይ ሰዓት ወደ እናንተ አድማጮቻችን የምናደርስ ይሆናል። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን ለተሰንበት ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል ፍቅር በቤተሰብ ውስጥ አስፈላጊ መሆኑን በመግለጽ ወንድሞችና እህቶች ስለመሆን የተመለከተ አንድ አስተምሮ ወደ እናንተ አድማጮቻችን በማስከተል እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ፍቅር በቤተሰብ ውስጥ ወንድሞችና እህቶች ስለመሆን በወንድሞችና በእህቶች መካከል ያለ ግንኙነቶች በጊዜ ሂደት ስር እየሰደደ ይሄዳሉ። በቤተሰብ ውስጥ በልጆች መካከል የሚፈጠር የወንድማማችነትና የእህትማማችነት ትስስር ለሌሎች ግልጽ በሆነ የመማር ማስተማር አካባቢ ጽኑ መሰረት ላይ ይቆመ ከሆነ ትልቅ የነጻነትና የሰላም ትምህርት ቤት ይሆናል። በቤተሰብ ውስጥ በአንድነት እንዴት መኖር እንዳለብን እንማራለን። ምናልባት ሁልጊዜ ይህን እናስበው ይሆናል። ነገር ግን በቤተሰብ ራሱ ወንድማማችነትና እህትማማችነት በዓለም ውስጥ እንዲሰርጽ ያደርጋል። በቤት ውስጥ በፍቅርና በትምህርት ከበለጸገ ከዚህ ቀዳሚ የወንድማማችነትና የእህትማማችነት ልምድ በመነሳት የወንድማማችነት ዘይቤ እንደ ተስፋ ቃል በመላው ህብረተሰብ ላይ ይፈነጥቃል። ከወንድሞችና ከእህቶች ጋር ማደግ እርስ በርስ ለመተሳሰብና ለመረዳዳት የሚያስችል ግሩም የሆነ ልምድን ለማዳበር ይረዳል። ምክንያቱም ወንድማማችነት በቤተሰብ ውስጥ በተለይ ሊደምቅ የሚችለው ለደካማ አማሚ ወይም ለአካል ጉዳተኛ ታናሽ ወንድም ወይም እህት ክብካቤ፣ ትግስትና ፍቅርን ሲናይ ነው። የሚወዳችሁን ወንድም ወይም የምትወዳችሁን እህት ማግኘት ጥልቅ ክብሩና አይነተኛ ተሞክሮ መሆኑ ሊታወቅ ይገባል። ልጆችን እንደ ወንድማማችነትና እህትማማችነት እንዲተያዩ በትዕግስት ማስተማር ያስፈልጋል። ይህ ስልጠና አንዳንድ ጊዜ ከባድ ቢሆንም እውነተኛ የማህበራዊ ኑሮ ትምህርት ቤት ነው። አንድ ልጅ ብቻ መውለድ ልምድ በሆነባቸው አንዳንድ አገሮች ወይም ወንድም ወይም እህት የመሆን ልምድ ይበልጥ አናሳና ያልተለመደ ነው። አንድ ልጅ ብቻ መውለድ በተቻለ ሁኔታ እርሱ ወይም እርሷ በብቸኝነት ወይም በገለልተኛነት አለመኖራቸውን ማረጋገጫ መንገዶችን ማፈላለግ ያስፈልጋል። ሰፊ ልብ። ከባል ከምስትና ከልጆቻቸው ንዑስ ክልል በተጨማሪ ችላ ሊባል የማይችል ሰፊ ቤተሰብ አለ። በርግጥ በባልና ምስት መካከል ያለው ፍቅርና ከርሱም የሚመነጨውና ሰፋ ያለው በተመሳሳይ ቤተሰብ አባላት ማለትም በወላጆችና በልጆች፣ በወንድሞችና በእህቶች እንዲሁም በዘመዶችና የቤተሰብ አባላት መካከል ያለው ፍቅር ህይወትና ምግብ የሚያገኘው ቤተሰብን ወደ ጥልቅና ጠንካራ ህብረት በሚመራው በማቋረጥ ውስጣዊ ኃይል ነው። ይህም ለጋብቻ ህብረትና ለቤተሰብ መሰረትና እስትንፋስ ነው። ጓደኞችና ሌሎች ቤተሰቦች ከዚህ ሰፊ ቤተሰብ እንዲሁም በችግራቸው፣ በማህበራዊ ግዴታዎቻቸውና በእምነታቸው ጊዜ እርስ በርስ የሚደጋገፉ የቤተሰቦች ማህበራት አባላት ናቸው። ሰፊው ቤተሰብ በአስራዎቹ ዕድሜ የወለዱ እናቶችን፣ ወላጅ አልባ ሕፃናትን፣ ልጆችን በብቸኝነት የሚያሳድጉ እናቶችን፣ ልዩ እንክብካቤና ቅርበት የሚያስፈልጋቸው አካል ጉዳተኞችን፣ በሱስ የሚሰቃዩ ወጣቶችን፣ ላጤዎችን፣ ሥራ ፈቶዎችን ወይም ባል ወይም ሚስት የሞተባቸውን ብቸኞች እንዲሁም የልጆቻቸው ድጋፍ የሌላቸው አረጋውያንና አካል ጉዳተኞችን መውደድና መደገፍ አለበት። እዚህ በተጨማሪ ሕይወታቸው የተበላሸባቸውን ጭምር መቀበል ይኖርባቸዋል። ይህ ሰፊ ቤተሰብ የወላጆችን ጉድለት የሚሞላ፣ ሕፃናት የሚደሰትባቸውን በደልና እንግልት ጭምር የሚጠቁሙና የሚያሳውቁ እንዲሁም ወላጆች ይህን ማድረግ በማይችሉባቸው ሁኔታዎች ሙሉ ፍቅርና የቤተሰብ መረጋጋትን የሚለግስ ሊሆን ይችላል። በመጨረሻም ይህ ሰፊ ቤተሰብ አማቶችና የባልና ሚስት ዘመዶችን ሁሉ እንደሚያካትት ልንዘነጋ አይገባም። የፍቅር አንዱ ልዩና ስስ ገጽታ እነዚህን ዘመዶች እንደ ባላንጣዎች፣ እንደ ስጋት ምንጭ ወይም እንደ ሰርጎ ገቦች አድርጎ አለማየትን መማር ነው። የጋብቻ ኅብረት ወጎቻቸውንና ባህሎቻቸውን ማክበር፣ ቋንቋቸውን ለማወቅ ጥረት ማድረግንና ከመተቸት መቆጠብን፣ እነርሱንም መንከባከብንና ለእነርሱ ዋጋ መስጠትን እንዲሁም የባልና ሚስትን ተገቢ የሆነ ብቸኝነትና የግል ነጻነት መጠበቅን ይጠይቃል።
ይህን ለማድረግ ዝግጁ መሆን ደግሞ ለትዳር አጋር የምሰጥ የለጋስ ፍቅር ክቡር መገለጫ ነው። በሲኖዶሱ ወቅት የተካሄደው ውይይት የአዳዲስ ሐዋርያዊ ዘዴዎችን አስፈላጊነት አንስቷል። እኔም ከነዚህ መካከል አንዳንዶችን ጠቅላላ ባለ መንገድ ለመጥቀስ ወዳለሁ። የተለያዩ ማህበረሰቦች የቤተ ክርስቲያንን አስተምሮና የአካባቢ ችግሮችንና ፍላጎቶችን የሚያከብሩ ይበልጥ ተጨባጭና ውጤታማ እቅዶችን ማንደፍ አለባቸው። እነም እዚህ ላይ ለቤተሰብ የሚሆን ሐዋርያዊ እቅድ አቅርቢያለሁ። በየሳሊክራራ በአንዳንድ ዋና ዋና ሐዋርያዊ ተግዳሮቶችን ብቻ ለማብራራት ይፈልጋለሁ። ዛሬ የቤተሰብ ወንጌልን ስለመስበክ የሲኖዶሱ አባቶች አበክረው እንደገለጹት በምስጢረ ተክሊል ጸጋ የተሞሉ ክርስቲያን ቤተሰቦች በዋናነት የቤተሰብ ሐዋርያዊ ሥራ ዋና ወኪሎች ናቸው። ይህንንም ውክልናቸውን የሚፈጽሙት በደስታ የተሞላ የቤተሰብ አብያተ ክርስቲያኖች ምስክሮች በመሆን ነው። ስለዚህ ሰዎች የቤተሰብ ወንጌልን ልብንና ሕይወትን በሚሞላ ደስታ ቢቀበሉ መልካም ነው። ምክንያቱም በክርስቶስ ከኃጢአት ከትካዜ ከውስጣዊ ባዶነትና ከብቸኝነት ነጻ ወጥተናል። በዛሬው ምሳሌ እንደተነገረው በማቴዎስ ወንጌል ምዕራፍ 13 ከቁጥር 3 እስከ 9 ዘርን በመዝራት ረገድ እንድንረዳው ተጠርተናል። ቀሪው የእግዚአብሔር ሥራ ነው። እንዲሁም ቤተ ክርስቲያን ስለ ቤተሰብ በምታስተምረው ትምህርት የቅራኔ ምልክት ናት። መንፈሳዊ እረኞቻቸው ብርቱ፣ ጽኑ፣ ዘላቂና የሚያጋጥሟቸውን ማናቸውንም አይነት ፈተናዎች ለመቋቋም የሚያስችል ከፍተኛ የፍቅር ተምሳሌት በመሆናቸው ባለትዳሮች ያመሰግኗቸዋል። ቤተ ክርስቲያንንም በትሕትና በርኅራዬ ወደ ቤተሰቦች ለማቅረብና እያንዳንዱን ቤተሰብ ማናቸውንም መሰናክሎች ለመውጣት የሚያስችለውን ከሁሉ የተሻለ መንገድ እንዲፈልጉ መርዳት ትመኛለች። በሐዋርያዊ እቅድ ውስጥ ለቤተሰቦች የተለመደውን ተቆርቋሪነት ማሳየት በቂ አይደለም። ቤተሰቦች የቤተሰብ ሐዋርያዊ ሥራ ንቁ ወኪሎች የመሆናቸውን ሚና እንዲጫወቱ ለማስቻል ቤተሰብ ውስጥ ወንጌልን የመስበክና የማስተማር ጥረትን ይጠይቃል። ይህ ጥረት በቤተ ክርስቲያን ውስጥ የሁሉንም ሰው ተልእኳዊ እምነት ማለትም ከሰዎች ተጨባጭ ችግሮች ጋር ግንኙነት የሌለው ንድፈ ሐሳባዊ መልእክትን ብቻ በማወጅ የማይረካ እምነትን መኖር ይጠይቃል። ለቤተሰቦች የሚደረግ ሐዋርያዊ እንክብካቤ የቤተሰብ ወንጌል ለሰው ልጅ ውስጣዊ ተስፋ፣ ይኸውም ለእያንዳንዱ ሰው ክብርና ለጋራ ስኬት፣ ለአንድነት፣ ለፍሬያማነት ምላሽ የሚሰጥ መሆኑን በግልጽ ማሳየት ያስፈልጋል። ይህም ሥርዓቶችን ማስቀመጥ ብቻ ሳይሆን ዛሬ እጅግ ዓለማዊ በሆኑ አገራት ጭምር የሚፈለጉ እሴቶችንም ማቅረብንም ያካትታል። የሲኖዶሱ አባቶችም ስብከተ ወንጌል ለገበያ ስነ አመንክንዮ የተጋነነ ዋጋ የሚሰጡ እውነተኛ የቤተሰብ ሕይወትን የሚያደናቅፉና ወደ አድሏዊ ደህንነት ማግለልና ብጥብጥ የሚመሩ ባህላዊ፣ ማኅበራዊ፣ ፖለቲካዊና ኢኮኖሚያዊ ምክንያቶችን ያለ ጥርጥር ማውገዝ እንደሚያስፈልግ አስምረውበታል። ስለሆነም ከህብረተሰብ መዋቅሮች ጋር ውይይትና ትብብር መፍጠርና እንደ ክርስቲያኖች በባህላዊ ማህበራዊና ፖለቲካዊ መስኮች የተሰማሩ ምእመናንን ማበረታታት ያስፈልጋል። ለቤተሰቦች ሐዋርያዊ እንክብካቤ ትልቁን አስተዋጽኦ የሚያበረክቶ ንዑሳን ማህበረሰቦች የቤተ ክርስቲያን እንቅስቃሴዎችና ማህበራት ተስማምቶ የሚኖርበት የቤተሰቦች ቤተሰብ የሆነው ቁምስና ነው። ይህም በተለይ ቤተሰቦች ላይ ካተኮረው ሐዋርያዊ ተደራሽነት በተጓዳኝነት ካህናት፣ ዲያቆናት፣ ወንድና ሴት መነኮሳት፣ የትምህርተ ክርስቶስ መምህራን ወይም ካቴኪስቶችና ሌሎች የሐዋርያዊ ሥራ ሠራተኞች በቂ ሕንጸት እንደሚያስፈልጋቸው አመላካች ነው። በዓለም አቀፍ ደረጃ ለተካሄደው ምክክር በተሰጡ ምላሾች ውስጥ ካህናት አገልጋዮች ብዙውን ጊዜ አሁን ቤተሰቦችን በሚያጋጥሟቸው ውስብስብ ችግሮችን ለመፍታት የሚያስችል ሥልጠና እንደሚያስፈልጋቸው ግልጽ ሆኗል። የምሥራቅ አገራት የባለ ትዳር ካህናት ሰፊ ትውፊትም በተመክሮነት ሊወሰድ ይቻላል። የዘርአ ክህነት ተማሪዎች የቤተ ክርስቲያንን ትምህርት ብቻ ሳይሆን በመተጫጨትና በጋብቻ ዙሪያ ብዙ ሙያዎችን ያካተተ ሰፋ ያለ ሕንጸት ያስፈልጋቸዋል።
የሚሰጣቸው ስልጠና ሁሉም የራሳቸውን ስለድቦናዊ ስሜታዊ ልምድና ተመክሮ እንዲያስሱ አስችላቸው። አንዳንዶች ችግር ካለበት ወላጆች ከለሉበትና ስሜታዊ መረጋጋት ከማይታይበት ቤተሰብ የሚመጡ ናቸው። ስለዚህ የእንጸቱ ሂደት ለወደፊት አገልግሎታቸው የሚያስፈልጋቸውን ብስለትና ስነልቦናዊ ሚዛን እንዲቀዳጁ የሚያስችላቸውን መሆኑን ማረጋገጥ አስፈላጊ ነው። የቤተሰብ ትስስሮች ጤናማ የሆነ በራስ መተማመንን ለማጎልበት ይረዳል። ቤተሰቦች የዘራኪነት ምርት ሂደትን የክህነት ህይወት አካል ቢሆኑ መልካም ነው። ምክንያቱም እነዚህን የቤተሰብ ትስስሮች ለማጠናከርና በእውነታ ላይ የተመሰረቱ እንዲሆኑ ይረዱናል። በዚህም በወደፊት አገልግሎታቸው በዋናነት ከቤተሰቦች ጋር ስለሚሰሩ ከቤተሰብ ህይወት ተጨባጭ እውነታዎች ጋር የበለጠ ግንኙነት ይኖራቸዋል። በክህነት ህንጸት ውስጥ የሚእመናንን የቤተሰቦችና በተለይም የሴቶች መኖር ቤተ ክርስቲያን ውስጥ የልዩ ልዩ መንፈሳዊ ጥሪዎችን ብዙሃነትና ተደጋጋፊነት ለማወቅ ይረዳል። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 194 እስከ 204።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ ዕለታዊ ስርጭታችንን ነው።

አድማጮቻችን የዛሬው የእሁድ የጳጉሜ 1 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

Die Trommeln rufen zu den Waffen. Washington's Mouth.

ሎ ሰላም እዩ እናበሉ እንከለዉ ብሃንደበት መዓልቲ ኣምላኽ ክትመፅ እያ ይብል። ከምቲ ሓንቲ ነፍሰ ፆር ብዘይተሓስበ ሕርሲ ዝመፃ እሞ ክትሓረስ ግድን ዝኾነ ከምኡ እዩ ዝኸውን። እቲ ዝመፅእ ዕንወት ወይ ጥፍኣት ጨሪስካ ኮነኒ ኣይኮነን። ኣብ ቅድሚ ኣምላኽ ምኽዋል ከመፅእ እንከሎ ጥራሕ እዩ ጎዳኢ ዝኸውን። ሓቀኛ ህይወት ዝበሃል መወዳእትኡ ናይ ኩሉ ሰብኣዊ ዓወትን ፍፃሜን ምስ ኣምላኽ ተዋሂዱ እንከሎ ዝውዳእ ህይወት እዩ። ሰብ ከይተሰናደወ እንከሎ መወዳእትኡ እንተበፅሐ ዕጩኡ ኣብ ገሃነም እሳት እዩ። ገሃነም እሳት ማለት ከዓ ካብ ኣምላኽን ካብ ኩሉ ነገራት ኣምላኽ ምፍላይ እዩ። ካብቲ መሰረታዊ ድሌታት ተፈጥሮና ምፍላይ እዩ። ናይ ዘመንና ዝዓበየ ፀገም ገሃነም እሳት የለን። ኩልና ክንድሕን ኢና። ኣምላኽ ፍቕሪ እዩ። ስለዚ ከም ግብርና ኣይከደናን እዩ። ሓንሳብ ድሕሪ ኣሚንካ ንኢየሱስ ድሕሪ ተቐቢልካ ድሒንካ ኢኻ ዝብል ጉጉይ ትምህርትን ርድኢትን ንብዙሓት ኣተዓሻሽዩን ይርከብ እዩ። ፈቲና ጸሊእና ህይወትና ክውዳእ እዩ። ድሕሪ ሞት ፍርዲ ኣሎ። ፍርድና በቲ ኣብዚ ዓለም እንነብሮ እዩ ዝውሰን። ጽቡቕ ኣብ ፍቕርን ሰላምን ሓቅን ንነብር እንተነበርና ዓስብና ምስ ኣምላኽ ምንባር እዩ። እዚ ኣብ መንግስተ ሰማይ ምንባር እዩ። ህይወትና ኣብ ክፍኣትን ሓጢኣትን ተዋሒድና እንከሎና መወዳእታና እንተበፅሐ ግን ዕጫና ገሃነም እሳት እዩ። ስለዚ ሎሚ ኣበይ ዝወስድ ህይወት እየ ሒዘ ዘለኹ ኢልና ንርእስና ክንሓትት ይግብኣና። ሃይማኖት እምበለ ግብሪ ምውቲ እቲ ሓደ ካብቲ ጳውሎስ ፀቂጡ ዝዛረበሉ ብዘይተሓስቤ ወይ ብሃንደበት ዝብል ቃል ወይ ሓሳብ እዩ። ኣብ ሓዲስ ኪዳን እዚ ሓንሳብ ጥራሕና እንረኽቦ። ንሱ ከዓ ሓደ ዓይነት ትርጉም ዝሓዘ እዩ። እታ መዓልቲ እቲኣ ብሃንደበት ከይትመፀኩም ሲ ብስስዐን ብስኽራንን ብሓልዮት ናብራን ልብኹም ከይከብድ ንነፍስኹም ተጠንቀቑ። ሉቃስ 21:34 ብዛዕባ ሕርሲ ክዛረብ ከሎ እቲ ቐንዲ ኣተክሮ ኣብ ቃንዛ ዘይኮነስ ኣብቲ ብሃንደበትን ዘይተርፍን ቃንዛ ናይ ሓንቲ ክትሓረስ እቲ ጽበ ኣደ ክገልጽ ኢሉ እዩ። ሓደ ኣማናይ ክኽተሎ ዘለዎ መገዲ ህይወትን ክሕብር እንከሎ ከምኡ ናይ ነፍሲ ወከፍ ክርስትያን መንነት ክገልጽ እንከሎ ኣሕዋተይ ኣብ ጸልማ ስለ ዘይትነብሩ እታ መዓልቲ ከም ሰራቂ ኣይክትመፀኩምን እያ። ንስኻትኩምሲ ደቂ ብርሃን ደቂ መዓልትን ኢኹም። ንሕና ናይ ለይትን ናይ ጸልማትን ኣይኮናን። እምበኣር ንንቃሕ ገዛእ ርእስና እውን ንግታእ ደኣ እምበር ከምቶም ካልኦት ደቀስቲ ኣይንኹን ይብል። ሓቀኛ ኣማናይ ኣብ ጸልማት ኣይነብርን እዩ። ቅዱስ ጳውሎስ ደቂ ብርሃን ደቂ መዓልቲ ስለ ዝኾንኩም ደቂ ጸልማት ኣይትኾኑ ይብል። ኣብ ምስራቃዊ ኣተሓሳስባ ሓደ ዝፍለጥ በቲ ዝነበሮ ህይወት እዩ። ክርስትያን ኣብ ብርሃን ጥራሕ ኣይኮኑን ዝነብሩ፣ ባዕሎም ብርሃን እዮም ዝፍለጡ። ከምቲ ኢየሱስ ዝበሎ ኣነ ብርሃን ዓለም እየ ዮሃንስ 8:12 ከምኡ ንተኸተልቱ ንስኻትኩም ብርሃን ዓለም ኹም ኢልዎም ማቴዎስ 5:14 ደቂ መዓልቲ ስለ ዝኾንና ከም ካልኦት እናደቀስና ክንነብር ኣይግባእን። ኩሉ ግዜ ነቒሕና ክንነብር ይግባአና። እምነት ዘይብሎም ሰባት ናይ መንፈስ ነገር ኣይርድኦምን እዩ። ከምዚ ደቀሱ እዮም። ከምዚ ዓይነት ድቃስ እምበኣር ንደቂ ብርሃን ኣይናቶምን እዩ። ብኣንጻሩ ንምጽኣት ጐይታ እናተጸበዩ ንቕሓት ኩሉ ግዜ ስንድዋትን ኣብ ጽኑዕ ሓለዋን ክነብሩ ይግባእ። ደቂሶም እንከለዉ ጐይታ ክመጽእ የብሉን። ንገዛእ ርእሶም ዝመልኩ ኩነታቶም ኩሉ ነገርን ተቖጻጺሮም ዝኽእሉ ክኾኑ ይግባእ። ቅዱስ ጳውሎስ ኣብ መወዳእታ ንኹሉ ዝኸውን ማዕዳ ይህብ። ከምቲ እትገብርዎ ዘለኹም ነንሓድሕትኩም ተተባብዑ፣ ንሓድሕትኩም ድማ ተሃናንፁ ይብል። እዚ እዋን ኣብ ነነድሕድና ኣብ መገዲ ኣምላኽ ዝመልስ ምኽርን ምትሕግጋዝን ክነዘውትር ከምኡ ብሂወትና ሃናፂ ኣብነት ክነዘውትር ዝሕግዘና እዩ። ዓመትና ምሉእ ሓጎስን ሰላምን ክነግሶ ሎሚ ንሰናይ እንተወሰና፣ ሎሚ ንፍቕርን ንሕድገትን እንተወተበገስና እዩ። ዓመትና ኣብዚ ዝዛዝመሉ ክንደይ ኣፍርየ ኢልና ክንርኢ ኣለና። ኣብዚ ዓመት ከመይ ተጓዒዘ ኢልና ክንርኢ ሓጋዚ እዩ። ክርስቶስ ገሌና 30 ገሌና 60 ገሌና 100 ክነፍሪ እዩ ዝደልየና እሞ ክንደይ ኣፍርየ ኣለኹ ኢልና ምህርትና ንርአ። ኣፍሪና እንተኾና ኣታ ሓያዋይ ኣገልጋሊ ጽቡቕ ገይርካ ብውሑድ እሙን ኮንካ ኢኻ እሞ ኣብ ልዕሊ ብዙሕ ክሸመካ እየ ናብ ሓጎስ ጐይታኻ እቶ ማቴዎስ 5:23 ክብለና እዩ። ስለዚ ግብሪ ምህርትና ንርአ። ዓመትና ብንስሓን ዕርቅን ሰላምን ንዛዝሞ።
ሰብ ድኹም ወዳቂ እዩ ስለዚ ተበዲል

0: ና ንኹን በዲልና ንኹን ኣብ መኣዲ ሰላምን ፍቕርን ዕርቅን ተፀሚድና ነዚ ዝኣቱ ዘሎ ሓዲስ ዓመት ምስ ንፁሕ ልብን መንፈስን ንእተዎ ሽዑ ኣምላኽ ንዝሓለፈ በደልና ምዒሩ ንሓዲስ ዓመት ብሓዲስ መንፈስን ፀጋን ከጀምረና እዩ። ኣምላኽ ብኩሉ ዝሃብካና እናመስገና ንስሓና ተቐቢልካ ሕድገት ሓጢኣትና ሃበና ነዚ እናኣትዎ ዘለና ዓመተ ልቋስ ከዓ ባህርኸልና ሕጊኻን ስርዓትካን እናፈፀምና ቅዱስ ሂወት ክንመርሕ ብፀጋኻ ኣይትፍለየና ንበሎ ብሩኽ ሓድሽ ዓመት ሉቃስ 219 ዓመተ ምህረት ኣባ ንጉሴ ፍስሓ።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካየድዎ ቤተ ክርስቲያን ምስ ክውንነት ብምግጣም እንተላይ ምስቲ ንሓድሕዱ ዝጋጮ ዝመስል ነገራት ብምትሕብባር ንደቂ ሰብ ብፍላይ ከዓ ነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት ኣብ ምግልጋል ተፀዊዓላ ክብሉ ኣስተምሃሩ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ብድሓን መጻእኩም። ናይ ሎሚ ትምህርትና እቲ ኻልኣይ ጉባኤ ቫቲካን ብዛዕባ መሰረታዊ ቅውም ሓሳብ ማለት ኣብ መንጎ ቤተ ክርስቲያንን ዘመናዊት ዓለምን ዘሎ ርክብ ንምምርማር ዘመሓላለፎ ጉስነታዊ ቅዋም ዝኾነ ሰነድ ፍሳሓን ተስፋን ከነስተንትን ኢና። ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ መበል 23 ካብቲ ብዕለት 11 ጥቅምቲ 1962 ዓመተ ምህረት ኣብ ስርዓተ ምእዋጅ ናይዚ ሰነድ ኣብ ዘቕረብዎ መደረ ነቶም ናይ ጥፋዓት ነቢያት ዝኾኑ ሰባት ክቃወምዎም ፈቲኖም ነይሮም። ወላ እኳ ብቕንኣት ሃይማኖት ዝነዱ እንተነበሩ እዚ ግዜና ምስ ዝሓለፈ ዘመናት ክነጻጸርን ከሎ ምሉእ ብምሉእ ዝገደደ እዩ ይብሉ። ካብ ታሪኽ ዝተማህርዎ ነገር ከም ዘይብሎም ኮይኖም ድማ ይመላለሱ ነበሩ። በዚ ምኽንያት እዚ ድማ እቲ ንኣበውቲ ጉባኤ እተዋህበ ዕማም ኣብዚ ህልው ኩነታት ናይ ሰብኣዊ ፍጻሜታት ደቂ ሰብ ናብ ሓድሽ ስርዓት ይኣትዉ ከም ዘለዉ ዝመስሉሉ እዋን ሓደ ሰብ ነቲ ምስጢራዊ መደባት ናይ መለኮታዊ ሓልዮት ክንርኢ ኣሎና። እዚ ድማ ብተግባር ደቂ ሰባት ኣብ ግዚኡ ዝፍጸም መብዛሕትኡ ግዜ ድማ ካብ ትፅቢቶም ንላዕሊ ዝኸውን ከምኡውን ብጥበብ ንዅሉ ነገር እንተላይ ንኣሉታዊ ሰብኣዊ ጉዳያት እውን ንረብሓ ቤተ ክርስቲያን ከም ዝኸውን ዝገልጽ እዩ። ድሕሪ 3 ዓመት ምእዋጅ ናይ ዝሰነድ ፍስሓን ተስፋን ኣብዚ ኣስተንትኖዚ ሓደ ኣገዳሲ ዝኾነ ረቋሒ ናይ ባህርያት ቤተ ክርስቲያን ምዃኑ ኣፍልጦ ሃብሉ። ንጉስነታዊ ባህርያታ ድማ ከም ሓደ መሰረታዊ ቁም ነገር ገይሩ ገሊጽዎ ይርከብ። በዚ ምኽንያት እዚ ድማ ጉስነታዊ ቅዋም ዝብል ትርጉም ይውሃቦ። እዚ ሕቶ እዚ ብገርሂ ዝቐርብ ኣወንታዊ ኣረኣእያ ዘይኮነስ ኣብቲ ስጋ ወዲ ሰብ ብምልባስ ሕይወትና ክካፈል ዝመረጸ ምስጢረ ክርስቶስ ሓድሽ እምነት እዩ። ንሱ ንገዛ ርእሱ ብዅሉ መዳይ ከማሕዋቱ ገበረና፣ ንሳዕቤን ሓጢኣት ድማ ኣብ ርእሱ ወሲዱ በጃ ዅሉ ኾይኑ ሞተ። እዚ ክርስቶስ ኣብ ሰብነትና ዝገበሮ ተሳትፎ ንቤተ ክርስቲያን ምእንቲ ክትስዕቦ ዝጸውዓሉ መንገዲ እዩ። ስለዚ እቲ ጉባኤያዊ ቅዋም ፍስሓን ተስፋን ቤተ ክርስቲያን ነቲ ሓጐስን ተስፋን ሓዘንን ጭንቀትን ናይ ዝመዋእል ደቂ ሰባት ብፍላይ ከዓ ናይ ድኻታት ወይ ብዝኾነ ይኹን መንገዲ ናይ እተጨቈኑ ሰባት ናታ ከም እትገብሮ ብምእዋጅ እዩ ዝጅምር። እዚ ኣብ ቅድሚ ህሉ ፍጻሜታትን ታሪኽ ህይወት ደቂ ሰባትን ብፍላይ ከዓ ነቲ ሎሚ እንርእዮ ዘለና ቅልጡፍን ዓሚቑን ለውጥታት ኣብ ግምት ብምእታው ኩሉ ዘይምግዳስን ሸለልትነትን ክንሓድግ ዝጽዋዓና ተሳትፎ እዩ። ተሳትፎ ከም ዘይብሎም ተዓዘብቲ ኮይንና ክንቅጽል ኣይንኽእልን ኢና። ኣብ ክንድኡስ ብልብና ክንሰምዕ፣ ንገዛ ርእስና ከም ሓደ ብድሆ ጌርና ክንቅበሎን ኣባኡ ክንሳተፍን ኣሎና። ምስ ክርስቶስን ብሓይሊ መንፈሱን ብምትሕብባር ምእመናን ጾር ኣሕዋቶምን ኣሓቶምን ብፍላይ ከዓ ናይቶም ብምጉዳል ፍትሕን ኣድልዎን ዓመፃነት ተጨቈኑ ሰባት ክስከሙ ተጸዊዖም እዮም። እወ ብናይ ምክፋል ተጸምዶ ጥራዩ ብቑዕ መልስታት ክርከብ ዝከኣል ኵሉ ሳዕ ስቓይ ናይ ዛሕጂ ዘለ ዓለም ምስቲ ዝግለጽ ክብሪ ክነጻጸር የብሉን። ኣብዚ መዳይ እዚ ምስ ደቂ ሰብ ምቅርራብ ብዛዕባ ፍጻሜታትን ብዛዕባ ራእይን ደቂ ሰባት ዓሚቕ ምርዳእ ንኽህልወና መንገዲ ይኸፍተልና። ብተመሳሳሊ መንገዲ ድማ እዚ ሰነድ ፍስሓን ተስፋን ቤተ ክርስቲያን ወትሩ ንምልክታት ናይ ጊዜ ናይ ምምርማርን ብብርሃን ወንጌል ናይ ምትርጓምን ግዴታ ከም ዘለዋ ይዝክር። ስለዚ እዚ ጉባኤያዊ ቅዋም እዚ ንቤተ ክርስቲያን ብምድራዊ ሓረርታ ከምዘይተደረኸት ንምምስካር ቀጻሊ ቆራጽነት ከም ዘለዋ ኣዘኻኺርዋ እዩ። የግዳስ ንሓደ ንጽል ሸቶ ማለት ኣብ ትሕቲ መሪሕነት እቲ መፍቀሪና ዝኾነ መንፈስ ንዕዮ ክርስቶስ ንቕድሚት ከተሰጉም ትደሊ እያ። ክርስቶስ ከዓ ንሓቂ ክምስክርን ከምኡውን ኣብ ፍርዲ ከይተቐመጠ ከድሕንን ክግልገል ዘይኮነስ ከገልግል ናብዛ ዓለም እዚኣ መጸ። ከም ሓቁ እኳ ደኣስ እዚ ሓደ ስነ ምግባራዊ ግዴታ ጥራይ ኣይኮነን። ርእሰ ሊቃነ ጳጳሳት ፍራንቸስኮ ከም ዘዘኻኸርዎ ቤተ ክርስቲያን ነቲ ንድኻታት ዝውሃብ ኣማራጺ ብቐዳምነት ባህላዊ፣ ማሕበራዊ፣ ፖለቲካዊ ወይ ፍልስፍናዊ ዘይኮነስ ስነ መለኮታዊ ባህሪ እዩ ዘለዎ ብምባል ገሊጾም፣ ንሕና ድማ ንክርስቶስ ኣባታቶም ክንረኽቦ ብድምፅና ምእንቶኦም ክንጣበቕ ኣብ ርእሲ እዚ ድማ ኣዕርኾም ክንከውን ክንሰምዖም ኣብ ክንድኦም ኮይንና ክንዛረብን ነቲ ኣምላኽ ብኣታቶም ኣቢሉ ከካፍለና ዝደልዮ ምስጢራዊ ጥበብ ክንቅበልን ተጸዊዕና ኢና። ክርስትያናዊ ሓድነት ምስኩውንነት ክንሳተፍ ከምኡውን ነቲ ኣብ ዘመናዊ ዓለም ዘሎ ውልቃውን ማሕበራውን ህይወት ዝልለየሉ ንሓድሕዱ ዝጋጮ ነገራት ከነቃልዕ ይድርኸና። ንኣብነት ሳይንሳውን ቴክኖሎጂያውን ምዕባለ ብቐጻሊ ሓደስቲ ኣጋጣሚታት ዝህብ እኳ እንተኾነ ግን ከዓ ንገሊኣቶም ጥራዩ ዝኸውን ዘሎ፣ ደቂ ሰብ ከዓ ኩሉ ሳ ኣብ ድሌቶም ጥራይ ብምዕሳብ ኣይዕወቱን እዮም። ወይ ከዓ ብዛዕባ ሕግታት ሕብረተሰብ ንጹር መረዳእታ ብምህላው ግን ብዛዕባ እቲ ዝህብዎ ኣንፈት ምስ ምጥርጣር ተተሓሒዙ ወይ ከም ብሓድሽ ዝያደ ሃብትን ምንጭን ቁጠባዊ ስልጣንን እኳ እንተረኸቡ እቲ ዘሕዝን ግን ሎሚ እውን ከምቲ ኣብቲ እዋን ጉባኤ ዝነበረ ብዙሓት ዜጋታት ዓለም ገና ብጥሜትን ድኽነትን ይሳቀዩ ኣለዉ። ወይ ከዓ መጻኢ ዓለምና ኣብ ሓደጋ ከም ዝርከብ ዘሎ ሓባራዊ መረዳእታ ምስ ስስዐ ዝመልዖ ኣሕላኽነት ክትሓድግ ዘይምኽኣልን ከምኡውን ውግእ ሰላም ንምህናጽ ውፅኢታዊ መንገዲ እዩ ምስ ዝብል ኣተሓሳስባን ተደሚሩ ዓለምና ኣብ ሓደጋ ከም ዘላ ዝተረጋገጸ ነገር እዩ። ኣብዚ ዓሚቕ ለውጥታት ዝመልኦን ዘጨንቕ ዘይሚዛናውነት ዘምጽኦ ኩነታት ቤተ ክርስቲያን ንሰብኣዊ ኣካል ከተገልግል ተጸዊዓላ። ነቲ ኣብ ውሽጦም ዝነብር ዓሚቕ ሕቶታትን ናፍቖትን ብምስማዕን ብምቕባልን ንክርስቶስ ከም መፍትሕን ማእከልን ሸቶን ናይ ኩሉ ታሪኽ ወዲ ሰብ ምዃኑ እተመልክት እያ። ስለዚ ኣብ ቤተ ክርስቲያን ነቲ ኣብ ኩሉ ደረጃታትን ኣብ ኩሉ ዘመናትን ነቲ ምስ ኣምላኽ ዘለዎ ማዕርነት ኣይገድፍን ኢሉ ኣይተኸራኸረን። መልክዕ ባርያ ብምውሳድ ንገዛ ርእሱ ዕራቑ ገበረ፣ ክሳብ ሞት እውን ኣብ መስቀል ተኣዘዘ ዝብል ኣብነት ናይ ምሕረት ድኽነት ክንላበሶ ኣገዳሲ እዩ። ክቡራት ኣሕዋትን ሓትን፣ ሓጎስን ተስፋን ፍልይ ዝበለ መለለይ ናይታ ወንጌል እትሰብኽን እትምስክርን ምስ ደቂ ኣንስትዮን ደቂ ተባዕትዮን ናይዚ ግዜና ቅርበት ዘለዋ ቤተ ክርስቲያን ይኹን።
2: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።